0: ሰምተሻል ደሞ የሳራ ሰርግ ሁድ ነው አሉ። ስንት መጥሪያ ላከችልሽ?
1: እማ እንኳን አደረሳችሁ ልትይ አልነበረ እንዴ? ምርመራ አደረግሽው እኮ።
0: እስኪ ባለቤትሽን አገናኝ። ዳንዬ እንኳን አደረሰ ወንድሜ።
2: ሄሎ እንኳን አደረሰሽ።
0: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
1: እማ ገበያ ጥናት አደረግሽው እኮ።
0: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
1: አረ ጓደኞቼን ሰላም ብዬ ለምጣበት።
0: ናቲ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
1: ሳፋሪኮም እጥፍ አድርጎልን ነዋ።
3: በአዲስ አመት ግንኙነቶን ያጠናክሩ። የሳፋሪኮም የአዲስ አመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
4: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም የቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎትን አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማካፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባም አገልግሎትም ለእርሶ አቅርቧል። በቄራ ጀሞ መገናኛና ቱሉዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎችም ቅርንጫፎችን ለመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር።
5: ያኔማ ከገጠር እስከ ከተማ ጭራሮ ሰብረን በኩበት ጋግረን በጭስ ታፍነን ጸዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ኋላም የግድብ መሠረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የመነጨውን ተረክበን ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳን ለማልበስ የብርሃን ጉዞው ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
6: ብሩህ አዲስ ቀን ነጋ፣ ሰማይ ፈካ፣ አድማስ ወገግ አለ፣ ጀንበር ጸዳሏን ፈነጠቀች፣ ወንዞች ድፍርስ መልካቸው ጠራ፣ ምድር በአደይ አጌጠች። እነሆ መስከረም ጠባ፣ አበባዬዎች ተጨፈረ፣ እዩ አበባዬ ተዘራ። ወዳጅ ዘመድ ተሰባስቦ በሐሴት ተፍለቀለቀ። አዲስ ዓመት በፌሽታ ደመቀ። ልባሟ በወኔ ጀገነች። ለአፍታ ሳትዘናጋ ግብ ስኬቷን አማተረች። የሐሳቧን ልታሰምር ወጋገንን አጋር አደረገች። ትጉህ ዕቅዱን ወጠነ። የጸና ዓላማ ሰንቆ ከወጋገን ጋር ዘመነ። እነሆ ወጋገን ከታታሪዎች ጎን ከጎበዞች ጎራ፣ በትጋት ለስኬት ከሚተጉት ጋር። መልካም አዲስ ዓመት ወጋገን ባንክ።

እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓመተ ምህረት ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን

ንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት ያሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ፒትዛታ ሆስፒታል ፊት ለፊት ለበለጠ መረጃ 0911558013 አሊያም በ0115581112 የሃሪ ሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ

አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን። ለአዲሱ አመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።

0: የተከበራችሁ አድማጮቻችን የጳጉሜ 4 2018 ለተረቡዕ ብስራት ማለዳችን በመከታተል ላይ ትገኛላችሁ። አሁን ወደ አንድ በስፋት ወደምንመለከተው ጥንቅር እናልፋለን። ከጥንቅሩ በፊት ግን የተወሰኑ መረጃዎችን እንግራችሁ። ታደለ መብራቶም ነኝ። ለአዲስ ዓመት በዓል ከ50 ሺህ በላይ የቆም እንስሳት ወደ አዲስ አበባ ይገባሉ ተባለም። የ2019 ዓመት የዘመን መለወጫ በዓልን ምክንያት በማድረግ በአዲስ አበባ ከተማ የቆም እንስሳት እጥረት እንዳይኖር ዝግጅት መደረገውን የኢትዮጵያ የቆም እንስሳት አስታውቋል። የተቋሙ ስራ አስኪያጅ ወይዘሮ መዓዛ ቀለመወርቅ ለብስራት ሬዲዮ እንደገለጹት ከበቂ በላይ የሆኑ ነጋዴዎች እንስሳትን ከክልል አካባቢዎች ወደ አዲስ አበባ ለማስገባት ዝግጅታቸውን አጠናቀዋል። ተቋሙ ከተለያዩ ተቋማት ጋር በመሆን በየኬላውና በየቦታው ላይ የሚኖሩትን የተለያዩ ችግሮችን ለመቅረፍ የሚያስችሉ ስራዎች ተከናውነዋል ብለዋል። በከተማማ የሚገኙ 5 ትላልቅ የገበያ ቦታዎችን ለዚሁ አገልግሎት እንዲውሉ የማዘጋጀት ስራ መከናወኑን የጠቀሱት ስራ አስኪያጇ የዕለቱን የገበያ ዋጋ ታሳቢ ባደረገ መልኩ እንስሳቱን ለገበያ እንዲቀርቡ ይደረጋል ሲሉ ተናግረዋል። በበዓሉ የእንስሳት እጥረት እንዳይኖር ከ50 ሺህ በላይ የቆም እንስሳት ወደ አዲስ አበባ ይገባሉ ነው የተባለው። ዘገባው የባልደረባችን ቅድስ ደጀኔ ነው። እንቁላል በ16 ብር ዋጋ ለገበያ እየቀረበ ነው ቢባልም በሸማች ህብረት ስራ ማህበራት አንድ እንቁላል በ20 ብር እየተሸጠ ነው። የእንስሳት ልማትና ልህቀት ማዕከል መጪውን የአዲስ ዓመት በዓል አስመልክቶ የምርት ፍላጎትን ለማሟላትና ዋጋን ለማረጋጋት 350 ሺህ እንቁላሎችን ለገበያ ማቅረቡን ገልጿል። የማዕከሉ ስራ አስኪያጅ አሌክስ ደመቀ ከብስራት ሬዲዮ ጋር ባደረገው ቆይታ እንደተናገሩት ማዕከሉ በዓላትን አስመልክቶ የእንስሳት ምርቶችን ለከተማ ነዋሪዎች ያቀርባል። መጪውን አዲስ ዓመት አስመልክቶ በተለይም የእንቁላል ምርትን በተመለከተ ከተቋማት ጋር ትስስር በመፍጠር በኤግዚቢሽን ማዕከላትና በየክፍለ ከተማ ባሉ ሱቆች ስርጭት አድርጌያለሁ ብሏል። ማዕከሉ ዋጋን ከማረጋጋት አኳያ ለአዲስ ዓመት በዓል የፈረንጅ እንቁላል በ16 ብር ዋጋ ለገበያ ማቅረቡን ዋና ስራ አስኪያጁ ነግረውናል። ከእንቁላል በተጨማሪ ጥራቱን የጠበቀ 1 ሊትር ወተት በ100 ብር ዋጋ ለገበያ መቅረቡ የተገለጸ ሲሆን በሬዎችም በተመጣጣኝ ዋጋ እየተሸጡ መሆናቸውን ብስራት ሬዲዮ ሰምቷል። ብስራት ሬዲዮ ባደረገው የገበያ ቅኝት የፈረንጅ እንቁላል በሸማቾች በ20 ብር እየተሸጠ እንደሚገኝ ተመላክቷል። በሱቆች ውስጥ ደግሞ በ26 ብር ዋጋ እየተሸጠ ሲሆን በተቃራኒው ደግሞ የሀበሻ እንቁላልን በአብዛኛው ሱቅ ውስጥ እየተሸጠ አለመሆኑን ባደረግነው ቅኝት ተመልክተናል። ይህም ሊሆን የቻለው ዋጋው በመወደዱ መሆኑን ብስራት ሬዲዮ ያነጋግራቸው ነጋዴዎች ገልጸዋል። ዘገባው የባልደረባችን መባ ወርቅነህ ነው። ወደ ውጭ መረጃዎች ስናልፍ ትራምፕ ካቀረቡት ዛቻ በኋላ የአውሮፓ ህብረት ለግሪንላንድ ከ200 ሚሊዮን ዶላር በላይ ድጋፍ ለማድረግ ቃል ገባም። የአውሮፓ ህብረት የተፈጥሮ ሀብት የበለጸገች ከሆነችው ግሪንላንድ ጋር ጠንካራ አጋርነት ለመፍጠር የሚያስችል መግለጫ እየተፈራረመ ሲሆን የአሜሪካ ፕሬዝደንት ዶናልድ ትራምፕ በዴንማርክ ስር የምትተዳደረውን ይችን ራስ ገዝ ግዛት ለመቀላቀል በተደጋጋሚ ባስተላለፉት ማስፈራሪያ የተፈጠረውን ስጋት ለማርገብ የ232 ሚሊዮን ዶላር የኢንቨስትመንት ጥቅል ይፋ አድርጓል። የአውሮፓ ኮሚሽን ፕሬዝዳንት አርሱላ ቫን ዶር ሌየን በቀጣዮች 2 ዓመታት የአካባቢውን የኑሮ ደረጃ ለማሻሻል ያለመውን ይህንን ድጋፍ ይፋ ያደረገውት ሰኞ ዕለት በግሪንላንድ ዋና ከተማ ኑክ ባደረገውት ጉብኝት ወቅት ነው። ትራምፕ በዚች ክልል ራስ ገዝ ግዛት ላይ አሜሪካ ከፍተኛ ቁጥጥር እንድታደርግ ካቀረቡት ግፊት በኋላ የአውሮፓ ህብረት ትኩረቱን ወደ አርክቲክ ደሴቷ ግሪንላንድ በማዞር ትብብሩን ለማጠናከር ሲሰራ ቆይተዋል። ፕሬዝደንቱ የሀገር ውስጥ ደህንነት ስጋቶችን ምክንያት በማድረግ የሚያስተላልፉት ተደጋጋሚ ማስፈራሪያ ከግሪንላንድና ዴንማርክ ተቃውሞ የገጠመው ሲሆን ከኔቶ አጋሮች ጋር ያለውን ግንኙነት እንዲካራ አድርጓል። ቫን ዶር ሊዮን የአውሮፓ ህብረት በቀጠናው የበለጠ ተሳትፎና ገዥነት ያለው ሚና ለመጫወት ያለመ መሆኑን ገልጸዋል። ብራስልስ ከ2028 እስከ 2034 ባለው ህብረቱ ቀጣይ የበጀት ዘመን ለግሪንላንድ የሚሰጠውን ቀጥተኛ እርዳታ በጥፍ በመጨመር ወደ 530 ሚሊዮን ዩሮ ከፍ ለማድረግ አቅዳለች። የፕሬዝዳንቷ ጉብኝት ከ11 የህብረቱ ሀገራት የተውጣጡ ወታደሮችን ከሚያሳትፈው የኔቶ የአርክቲክ ጋሻ ወታደራዊ ልምምድ መጀመር ጋር እየተገጣጠመ ነው። ይህ ልምምድ በግሪንላንድ ከሴፕቴምበር 7 እስከ 18 የሚካሄድ ሲሆን ወደ 400 የሚጠጉ የኔቶ ወታደራዊ አባላትን ያሳትፋል። ኒልሰን በእነዚህ ፈታኝ ጊዜያት ሁሉ ለእኛ የምታደርገው ድጋፍ ያልተቋረጠ ነው። ከጎናችን ቁማችኋል። አሁንም ከጎናችን መቆማችሁን ቀጥላችኋል። ይህም ይሰማናል። በጥቅሉም ከልብ እናመሰግናለን ብለዋል። አክለውም ግሪንላንድ የአውሮፓ ህብረት ያስፈልጋታል፣ የአውሮፓ ህብረትም እንዲሁ ግሪንላንድ ያስፈልገዋል ሲሉ ገልጸዋል። በጃንዋሪ ወር ዴንማርክን ጨምሮ 8 የአውሮፓ ሀገራት የደሴቷን ሉዓላዊነት ለመደገፍና የአርክቲክ ደህንነት ለማጠናከር የወሰዱትን ቁርጠኝነት ለማሳየት አነስተኛ ቁጥር ያላቸውን ወታደሮች ለይፋዊ ወታደራዊ ልምምድ ወደ ግሪንላንድ ልከው ነበር። ሁቲዎች በሲቪልና በኢነርጂ ተቋማት ላይ ጥቃት ማድረሳቸውን ተከትሎ 73 ሰዎች መቁሰላቸውን ሳዑዲ አረቢያ ገለጸች። ሳዑዲ አረቢያ የየመኑ ሁቲ አማጽያን በሀገሪቱ ውስጥ በሚገኙ ሲቪልና የኢኮኖሚ ተቋማት ላይ ጥቃት በመሰንዘር ሴቶችና ሕፃናትን ጨምሮ ቢያንስ 73 ሲቪሎችን አቁስለዋል ስትል ከሳለች። ክሱ የቀረበው በየመን ውስጥ ውጊያው በጽኑ በባሰበት ማክሰኞ ዕለት ሲሆን በሳዑዲ የሚደገፈውና በዓለም አቀፍ ደረጃ እውቅና ያለው መንግስት በኢራን ከሚደገፉ ሁቲዎች መሬቶችን ለማስመለስ የመልሶ ማጥቃት እርምጃ በከፈቱበት ወቅት ነው። የሳዑዲ የኢነርጂ ሚኒስትር በበኩሉ በሰጠው ሌላ መግለጫ ማክሰኞ ማለዳ ላይ በሀገሪቱ ደቡባዊ አካባቢዎች የሚገኙ በርካታ የኢነርጂ ዘርፍ ተቋማትና መሰረተ ልማቶች መመታታቸውን ገልጿል። ጥቃቶቹ በበርካታ ዜጋዎችና ነዋሪዎች ላይ ጉዳት ያደረሰ ሲሆን በተለያዩ ቦታዎች ላይ ቃጠሎ በማስከተላቸው አንዳንድ የስራ እንቅስቃሴዎች በጊዜያዊነት እንዲቆሙ ማድረጋቸውን መግለጫው አመልክቷል። ሁቲዎች በኋላ ላይ ማክሰኞ ዕለት ባወጡት መግለጫ ጥቃቶቹ ባለፉት 3 ቀናት ውስጥ ሳዑዲ አረቢያ በየመን ላይ ላካሄደቻቸው ከ120 በላይ ጥቃቶች የተሰጡ ምላሾች ናቸው ብለዋል። የሁቲዎቹ ወታደራዊ ቃል አቀባይ የሀያ ሳሪ የየመን የጦር ኃይሎች በደርዘን የሚቆጠሩ ባሊስቲክ ሚሳኤሎችና ድሮኖችን በመጠቀም ሰፊ ሽፋን ያለውና ረዥም ርቀት የሚጓዝ ወታደራዊ እርምጃ ወስዷል ብለዋል። ከዚህ ቀደም ብሎ ቡድኑ ሳዑዲ አረቢያ ላይ በሰሜናዊ አልጃፍ ግዛት በሚገኘው አልሐዘም እስር ቤት ላይ የአየር ጥቃት በማድረስ ቢያንስ 7 ሰዎችን ገድላለች ሲል ከሶ ነበር። ቡድኑ አክሎም በየመን ላይ እየተካሄደ ያለው የሳዑዲ ትንኮሳ ያለ ቅጣት አያልፍም ብሏል። ሪያድ በቀረበባት ክስ ላይ እስካሁን የሰጠችውም አስተያየት የለም። ሁቲዎች በ2014 ዋና ከተማዋን ሰንዓን ከተቆጣጠሩ ወዲህ የየመን ግጭት ውስጥ ጠንካራ የምትገኝ ሲሆን ይህም በቀጣዩ ዓመት በሳዑዲ የሚመራ ወታደራዊ ጣልቃ ገብነት እንዲከሰት ምክንያት ሆኗል። በሁለቱ ወገኖች መካከል የነበረው ውጊያ በ2022 የተባበሩት መንግስታት ድርጅት ባመቻቸው የተኩስ ማቆም ስምምነት በከፍተኛ ሁኔታ ቆሞ የነበረ ቢሆንም አሜሪካና እስራኤል በፌብርዋሪ ወር በኢራን ላይ የከፈቱትን ጦርነት ተከትሎ እንደገና አገርሽቷል። ክቡራትና ክቡራን ቀጥለናል። አብራችሁን ስላላችሁ ከልብ እናመሰግናለን። በስፋት የምንመለከተው ጥንቅር ላይ ደርሰናል። ይህንን ጥንቅር ስሙልኝ ያላችሁ የሚገኘው የሰዓቱ የክብር አገራችን የሆነው ስንቄ ባንክ ነው። ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሀንን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርጎ የሚሰራው ስንቄ ባንክ አገልግሎቶችን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ስንቄ ባንክ የዕለት ዕለት ግብይት ክፍያችሁን በመቻወት ከማከናወንና ገንዘብን ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶች ማሟላት የሚያስችሉ ዘመናዊ ዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተና ለውጥና የነገ ስኬቶ ዋስትናችሁን ጨብጡን እያለ ይገኛል። ስንቄ ባንክ በአንድነት ወደ ስኬት። ስንቄ ባንክን ከልብ እናመሰግናለን። ቀጣዩን ጥንቅር እንድትሰሙለት የሚጋብዛል ባልደረባችን ቅድስት ደጀኔ። አደይ አበባና መስከረም ትለናለች። ጥንቅሩን ተካፍለን እንመለሳለን። አብራችሁን ቆዩ።
1: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን

ክረምት አልፎ አዲስ ዓመት መምጣቱን ከሚያበስሩ ነገሮች መካከል አንዱ የአደይ አበባ በምድሪቷ ላይ በብዛት መታየቱ ነው። ዝናባማውና ደመና የሸፈነው ሰማይ ተገፎ አዲስ ዓመት ሲጠባ የኢትዮጵያ ሜዳዎች፣ ሸንተረሮች፣ አለቶችና ተራሮች በአደይ አበባ አጊጠውና ተንቆጥቁጠው ይታያሉ። አደይ አበባም ከዘመን መለወጫ በዓል ጋር ያለውን የባህል እሴት ቁርኝትና ታሪክም እንዲህ እናስቃኛቸዋለን። በእንቁጣጣሽ በዓልና በአደይ አበባ ዙሪያ በርካታም የሀገራችን ታዋቂ ድምፃውያን በመረዋ ድምፃቸው እንዲህ ሲሉም አቀንቅነዋል።

0: ሁሉ በፊት ግን ስለ አደይ አበባ ጥቂት እንንገራችሁ። ከአረም ተክሎች የሚመደበው የአደይ አበባ ተክል ዝርያው ብዙ እንደሆነ ይነገራል። በዓለም ዙሪያም ወደ 340 የሚሆኑም የተለያዩ የአደይ አበባ ዝርያ አይነቶች መኖራቸውንም መረጃዎች ይጠቁማሉ። 20 የሚሆኑትም ደግሞ በሀገራችን በኢትዮጵያ ይገኛሉ። ከነዚህም ውስጥ 5ቱ የአደይ አበባ ዝርያዎች በኢትዮጵያ ብቻ የሚገኙ መሆናቸውንም መረጃዎች ያመላክታሉ። አቶ ኃይሉ አጥናፉ በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የደንና የገጠሮች መሬት እጽዋት ብዝሃ ሕይወት ዳይሬክቶሬት የመስክ ጂን ባንክ ሄርባሪየም እና የቦታኒክ ጋርደን ኬስቲም አስተባባሪ ናቸው። እሳቸውም በአንድ ወቅት ላይ እንዲህም ሲሉ ተናግረዋል።
1: ኖርማሊኛውን አደይ አበባ የምንለው በአማርኛ ቢጫ አበባ ያለው ነው። በተለምዶ ቫይደንስ የምንላቸው በሙሉ ቢጫ አበባ አይደለም ያላቸው፣ ነጭ አይነት አበባ ከለር አለ። የቅጠላቸው ቅርጽም የተለያየ ነው። አንደኛው 6 ነው፣ 5 አካባቢ ነው ያለው፣ በአብዛኞቹ 8 ነው ያላቸው።
0: የወራት ሁሉ አውራ ከሆነው ከመስከረም ወር ጀምሮ እርጥበትን ተከትሎ እስከ ታህሳስ ወር አካባቢ ድረስ ከባህር ጠለል በላይ ከ1500 ሜትር ጀምሮ እስከ 3300 ሜትር ከፍታ ባላቸው የሀገሪቱ ቦታዎች አደይ አበባዎች ይበቅላሉ። ኢትዮጵያ ከትውልድ ወደ ትውልድ ሲወርድ ሲወራረድ የመጣም ባህል ያላት በመሆኗ በዚህ በአዲስ ዓመት መባቻም የዘመን መለወጫ በዓል በሚከበርበት ወቅት አዲስ ዓመት መምጣቱን ለማብሰር በተለይም በገጠሩ የሀገሪቱ ክፍል ከሚሰወተሩ ባህሎች ውስጥ ልጃገረድ ሴቶች አዲስ ዓመት መጣ፣ መስከረም ጠባ እያሉ የአበባ የህውሽ ዜማን ሲጫወቱ አደይ አበባን የበጎ ምኞት መግለጫ ስጦታ አድርገው ለወላጅ ለዘመድና ለጎረቤት የመስጠት ልምዳቸው መሆኑም ይጠቀሳል።
2: አሸንግድዬ ይላሉ፣ እንግጫ ይላሉ ልጃገረዶች። አደይ አበባና እንግዲህ የአዲስ ዓመት መግለጫ ነው። አደይ አይዞ መስከረም ጠባ፣ አደይ ፈነዳ መስከረም ጠባ፣ አዲስ ዘመን አርግልን፣ መልካም ዘመን አርግልን እያሉ ይዘፍናል፣ ይጨፍራሉ። በየቤቱ እያመሰገኑ ሴቶችን ማማይ ሙሻሙሾ የመስከረም የቅድስት ዮሐንስ ማብሰሪያ እያሉ በሱ ይጫወታሉ። ልጆቹ ይዞ በየቤቱ በየቀዩ ከዛ ዱቄት እናቶች በርበሬ ይሰጧቸዋል። ጠርተው አካባቢውን በቃ በደንብ ጥሩ አነባብሮ ጋግረው ያንን ያበላሉ።
3: ይሄ ነው በቃ ያሳለፍነው። አሁን ለምሳሌ ስጨፍሪ የጨፈርሽበት ሰዎች ሲሰጡሽ ስታመሰግኝ ቄጤማውን ትሰጫቸዋለሽ። አደይ አበባ አንድ ላይ ግጫ ከቄጤማው ጋር ማለት ነው። ለቅዳሜ ጭፈራ አርብ ነቅለን ተዘጋጅተን አድረን ሌሊት ተነስተን ያን እየጨፈርን እንሰጣለን። እቴ አበባሽ እቴ አበባዬ እቴ አበባዬ እዋውዬ ራሽ ከብተው አውዬ ገባው ሰተት ብዬ አደይ አበባውን ይዤ ቄጤማውን ይዤ እንደዛ ነው የምናሳልፈው። ከዛ መጨረሻ ላይ ማታ የገባንበት እንጀራም ይሰጡናል፣ ቻለም ሳንቲሙን ይሰጠናል። ሌላውም አመት አመት ያደርስሽ ብሎ በባዶ ይሸኘናል። ተቀብለን እልል ብለን ወደ ቤታችን ማታ ሳንቲማችን እንካፈላለን።
4: ያው ለልጃገረድ ደንብ እንግዲህ ያው ይሰጣል፣ በሀገራችን ባህል ማለት ነው። ገጠር ሀገሬ ወሎ ነው። ጨፍረው ሰበቁ ለእናቶች ይሰጣሉ። ሶስት ላሞቀው ሎሚ ይዞ ይጨፍራል። ልጃገረዶች ጸጉራቸው ይሰራሉ። ሹርባ ለዚህ አመት አደረሰ ነው የሚሉ ሌላ ምናምን

0: በአዲስ አበባ ባህልና ቱሪዝም ቢሮ የማይዳሰሱ ባህላዊ ቅርሶች ከፍተኛ የጥናት ባለሙያ መምህር መክበብ ገብረ ማርያም በበኩላቸው ለዚህ አይነቱ ባህል መነሻ ምክንያቱም ይህ ነው ይላሉ።
1: ልጃገረዶች ራሳቸውን በማስዋብ እጃቸው ደግሞ አደስ በመታጠን ጸጉራቸው በመሰራት ቅንድባቸው አይናቸው ኩል በመቋቋል በተለያየ አይነት አካላቸውን በማስዋብ ሲያከብሩት ኖሯል። ስጦታው በልጃገረዶች ነው የሚሰጠው። እንግጫ ነው የምትባለው አደባ አንድ ላይ ተሰብስባ ታስራ ለልጆች ልጃገረዶች ለቤተሰቦቻቸው ለጎረቤቶቻቸው እየጨፈሩ እየተጫወቱ የምስራቹን እየገለጹ ይሰጣሉ ማለት ነው። በልጃገረዶች አማካይነት የሚሰጠው ለምንድን ነው ሲባል ቀዳማዊ ምኒልክ በተወለደ ጊዜ እሰይ ተወለደልን ንጉስ ተወለደልን ብለው ኢትዮጵያውያን ስጦታ አርገው ሰጥተዋል። ደስታቸውን ገልጸዋል በንጉስ በቀዳማዊ ምኒልክ መወለድ ማለት ነው።
0: በአንድ በኩል የአዲስ ዓመት የተፈጥሮ ጸጋ በረከት የሆነው አዲስ አበባ በተለያዩ የሀገሪቱ ክፍሎችም ብዙ ስሞች ይሰጡታል።
1: በትግራይ ገልገል መስቀል ትባላለች። ደቡብ ጎንደር አካባቢ አግሮ ጎንባሽ ትባላለች። እንደዚህ አይነት ስያሜዎች አላት። በተለያየ አካባቢ ደግሞ እንደ የህብረተሰቡ ቋንቋ ተለያየ ስያሜ ይሰጣታል ማለት ነው።
0: አዲስ አበባ በሌላ መጠሪያ ስሟ የጥቅምት አበባ እየተባለችም ትጠራለች።
1: የጥቅምት አበባ ነሽ ሸጋ ምናምን ይላል ድምፃዊ ንዋይ

0: ስለ አዲስ አበባ ታሪክ ሲነሳ ካለው ባህላዊ ሲት በተጨማሪም ሃይማኖታዊ አንድምታ እንዳለውም ነው መምህር መክበብ ገብረ ማርያም የሚናገሩት።
1: ሃይማኖታዊ እይታው እንዴት ነው? ከኑ ጋር ይያያዛል። በጥፋት ዘመን ኑ መጀመሪያ ቁርአን ላካት ውሃው መጉደል አለ መጉደሉን የምስራቱን ይዛ እንድትመጣ፣ ነገር ግን ቁርአ መላእክተኛ እንደሚባለው በዛው ሚቀር ማለት ነው። ከዛ እርግብን ላካት፣ እርግብ ደግሞ ቄጠማ በአፋ ይዛ መጣች። ከዚያን ጊዜ ጀምሮ የምስራች ተደርጎ ይሄ አረንጓዴ ነገር ካረንጓዴም ደግሞ አደይ አበባ ለኢትዮጵያውያን እንደ ምስራች ተደርጎ በተለይ ደግሞ በልጃገረዶች ይሰጣል ማለት ነው። ከነገስታት ጋር የሚያያዘው ንግስተ ሳባ ወደ ቀዳማዊ ምኒልክ ስትሄድ 500 ደንገጥሮች ነበሩ፣ ደናግሎች ነበሩ። በምትሄድበት መንገድ ግራና ቀኙ አበባ ተክለዋል። ሲመለሱ ደግሞ የመጡበት ወር አደይ አበባ የፈካበት የታየበት ወር ነበረ። ስለዚህም ደስታቸውን አበባ በመስጠት ገልጸዋል። ለንግስተ ሳባ ይህንኑ አደይ አበባ ሰጥተዋታል እና ከዚህ የተነሳ አደይ አበባ በቤተ መንግስትም በሃይማኖትም ረገድ ትልቅ ስፍራ አለው ማለት ነው።
0: በሌላ በኩል የኢትዮጵያ ምድር በዚህ በአዲስ ዓመት ወቅት ላይ ተፈጥሮ በምትቸራት በውብ የአደይ አበባ አጊጦ መመልከቱ በብዙዎች ዘንድ የመጪው ዓመት የብሩህና የተስፋ ዘመን ስለመሆኑም አመላካች ተደርጎም ይወሰዳል።
1: አንደኛ ይሄ ቢጫ በሰማይ ላይ እናያለን። የሚገርመው ነገር ተስፋ መኖሩን እናያለን። ባንዲራችንም አረንጓዴ፣ ቢጫ፣ ቀይ ነው። ቢጫው ስናየው ተስፋ ነው። ያለ አደይ አበባ እንቁጣጣሽ ባዶ ነው። አደይ አበባ ስታስውብ ነው እንቁጣጣሽን ቤታችን እንዲያምር የሚያደርገው። በተለያየ መልኩ ስጦታ ሊገለጽ ይችላል። ግን አደይ አበባ የስጦታ ሁሉ መነሻ ናት። የስጦታ ሁሉ ምንጭ ናት፣ ምክንያት ናት። እናም የተስፋ ምልክት ናት። አመቱን አሳልፎ በአዲስ እየመጣ ያለውን ሰው ነው አቀባበል እያደረገች ያለች። አሮጌውን አመት አልፈን ወደ አዲሱ አመት መስከረም አንድ ስንመጣ አቀባበል እኮ ያደረጉልናል። የወለደ ይደሰታል፣ ጓደኛም የያዘ የተመረቀ ስራ የያዘ ህይወቱ የተለወጠ ከበሽታ የዳነ በቃ በጣም ይደሰትና ይህንን ሲያይ ተስፋ እንዳለው ያውቃል ማለት ነው። እና በቃ ይሄ አመት የኔ ነው ማለት ነው ብሎ አመቱን እንደ እንቁ ይይዘዋል።
0: አዲስ አመትን ምክንያት በማድረግ በአደይ አበባ ዙሪያ ያዘጋጀንላችሁ መሰናዶ በዚህ ተጠናቋል። መጪው ዘመን የሰላም የጤና የደስታና የብልጽግና ይሁንላችሁ። እንዲሁም ደግሞ እንደ አደይ አበባ ሁሉ ተስፋችሁ ይለምለም።

ዋዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖ የጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

0: በአዲስ አበባ ልብ በመስቀል ፍላወር ቱሊፕ ሆቴል ጎን እንዲሁም በአደይ አበባና በላንቻ አካባቢዎች ዘመናዊና ማራኪ ፕሮጀክቶችን በጥራትና ታማኝነት በመገንባት የብዙዎችን እምነት ያተረፈው አልቲማ ሪል ስቴት ሱቆችን ከ420 ሺህ ብር እንዲሁም ቤቶችን ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለቤት ፈላጊዎች በማቅረብ ተመራጭ ሆኗል። አልቲማ ሪል ስቴት ዘመናዊና ውብ ቤቶችን በደንበኞቹ ፍላጎት መሰረት ገንብቶ በጥራት የሚያስረክብ ታማኝ አጋሮ ነው። አልቲማ ሪል ስቴት ከቃል በላይ። ለበለጠ መረጃ በስልክ ቁጥራችን 0996000000 0995222222 ላይ ይደውሉ። አልቲማ በማስረከብ የማይታማ
1: አዲስ ዘመን አዲስ ተስፋ። አዲስ ዓመት ሲመጣ ተስፋችን ይታደሳል፣ ፈገግታችን ይደምቃል። ለነገ ህልሞቻችን መሰረት የምንጥልበት የእድገትና የስኬት አዲስ ዘመን ገዳ ባንክ ከእርሶ ጋር ሁሌም አለ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲስ ዘመን ተቀብለን ከየትኛውም የዓለም ክፍል የሚላክላችሁን የውጭ አገር ምንዛሪ በስዊፍት ኮዳችን ወይም በሪያና ዳብሺል በኩል ሲቀበሉ ፈጣንና አስተማማኝ አገልግሎት ከባንካችን ያገኛሉ። መልካም አዲስ ዓመት። ገዳ ባንክ፣ የአዲሱ ትውልድ ባንክ።
2: አዲሱን ዓመት ቢያንጎ ዴሊቨሪ ጋር። እዚህ አዲስ ዓመት ማንኛውንም እቃ ቢያንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ ዓመት ስጦታ ከያንጎ ያገኛሉ። ማሳሰቢያ፣ ያንጎ መረጃ አገልግሎት ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በ6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
3: በአዲሱ ዓመት የጎመን ምንቸት ወጥቶ የሥጋ ምንቸት ወደ ቤታችን የሚገባበት፣ የየመስካችን መንገድ በስኬት የሚፈካበት፣ ከራሳችን አልፈን ለሌሎች የምንተርፍበት፣ ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነቢ ኢንተርናሽናል ባንክ ይመኛል። እንደ እስከ ዛሬ ሁሉ በበዓል ሰሞንም በሚያስፈልግዎት ሁሉ ንብ ተራ የተሰኘውን ሁሉን አቀፍ ዲጂታል የባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ በአክብሮት ጭምር ነው። መልካም አዲስ ዓመት። እንዴ ሚሚዬ፣ እሰይ አትፈሪ እንጂ በደንብ ጨፍሪ። አባብዬ፣ ወደ ኪሶ ለመግባት አይፍሩ እንጂ። ይሄን መሳይ የሞቀ ሳቅ ዓመቱን ሙሉ ከቤታችሁ ሳይደበዘዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ ዓመት። ነቢ ኢንተርናሽናል ባንክ ይሰራዋል ከልብ እንደነው።
4: አያቶሽነን የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን፣ ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977-60-60-60 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኘው። አያት ዞሮ መግቢያይ።
5: በዚህ ጊዜ ፍጥነት በነገሮች መለዋወጥ እንዲሁም የፍላጎት መጨመር አብዛኞች ከጎናቸው የሚደግፋቸው ብርቱ አጋዥ ይሻሉ። እርስዎ በተሰማሩበት ዘርፍ ይጠነክሩ። አማራ ባንክ በልዩና ማራኪ ባንክ አገልግሎቶች ከህልሙ ያደርሱታል። እቴጌ የሴቶች የቁጠባ ሂሳብ፣ ፊደል የወጣቶች የቁጠባ ሂሳብ፣ የጎልማሶች የቁጠባ ሂሳብ እንዲሁም ጉምቱ የቁጠባ ሂሳብ ከአማራ ባንክ በልዩነት። አማራ ባንክ ከባንክ ባሻገር።
6: በመጪው አዲስ አመት በህይወታችን የምንቀይረው የቀመ ቁጥራችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል። ቤትም እንደዛው አዲሱን አመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በማል አዲስ አበባ፣ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን አመት በአዲስ ምዕራፍ የሚጀምሩበት 9896 ላይ ደውሉ። ሜትሮፖሊታን ሪል ስቴት፣ መልካም አዲስ አመት በጥራት የተገነባ።
7: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን። ለአዲሱ አመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
8: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር፣ የአይላሽ፣ የሜኒኪ

0: ያላቸውን ከሳት ወር ጀምሮ ያሉትን ነው። ምናልባት ተርካርታ ስለሆኑ የአየር ሰዓቱም አይበቃንም እና
1: አጭር ብሎ የሚታወሱትን ብቻ
0: የተወሰኑትን ነገር እናንሳ ብዬ ነው። ምንድን ነው እንግዲህ በዚህ በ2018 አንድ አውቶሴፍቲ ያደረገው ነገር ምንድን ነው? በአዲስ አበባ እና በኦሮሚያ አካባቢ ዙሪያ ነበረ የሚሰማው። አሁን በቲክቶክ እንደዚሁ የዩቲዩብ እና ከሌሎች የመገናኛ እንትኖች በመውጣቱ ክልሎችን አዳርሰናል። አደጋዎችን የክልሎችን አደጋ አዳርሰናል። በሁሉም ክልሎች አፋር አልቀረንም፣ ቤንሻንጉል እንደዚሁ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሶማሌ ክልል ሁሎችን አንስተናል። አደጋዎችን ግን ከዛ ውስጥ ጎልቶ የታዩ አደጋዎችን ለማንሳት ፈልጋለሁ። አንደኛው የካቲት 3 የተከሰተ አደጋ ሸገር ከተማ አስተዳደር ቁራጅብዳ የተባለ ክፍለ ከተማ የደረሰ ከጋሪ ፈረስ ጋር የተጋጨ ሴኖ ስራት ገልባጭ ተሽከርካሪ መስመሩ ስቶ የህዝብ ማመላለሻ በመክቱ የስድስት ሰው ህይወት ያለፈበትን የዘገብንበት ይታወሳል። እንደገና መጋቢት 19/2018 ዓመተ ምህረት እየተጓዙበት የነበረ ተሽከርካሪ ይሄ እንግዲህ የነዳጅ ወቅት ነው። ነዳጅ ይጠፋል። ነዳጅ በመጨረሱ አንድ ዶርስ መኪና በመጨረሱ አሸዋ የጫነ ሴዶ ትራክ ላይ የተሳፈው የለቅሶ የሚደርሱ የጤለም ወለጋ ተጓዦች አስታውሳላቸው። 9 ተጓዦች ተሽከርካሪዎች ለቀኞች ሴኖ ትራክ ላይ ወጥተው ሲጓዙ ሴኖ ትራኩ ብዙም አልተጓዘም። ትንሽ በመጓዙ እና በመገልበጡ 9ኙም ለቅሶ ደራሾች ያለቁበት ሁኔታ ታስታውሳላችሁ።
1: እውነት ነው፣ ለቅሶ የሚደርስ ነው።
0: ሌላው እዚህ መጋቢት 22 በአዲስ አበባ ከተማ የትራፊክ እንቅስቃሴ ታሪክ ትልቅ አደጋ የተባለው ቦሌ እንትን የካ ክፍለ ከተማ ቁጥር 02 ቀበሌ አንቆጫ ላይ የተባለው ስታይደረሰው የታክሲ መገልበጥ 18 ሰዎች ህይወት ያለፈበት ነው። ይሄ እንግዲህ በአመት ውስጥ ያስተናገድናቸው አደጋዎች ናቸው። ሌላው እንግዲህ ከበድ ብሎ የተነሳው በምስራቅ ሐረርጌ ዞን ጎሮ ጉቱ ወረዳ የደረሰው አደጋ ከ15 ሰዎች በላይ ህይወት ያሳጣ አደጋ ሲሆን አደጋውም አንድ ተሳቢ ተሽከርካሪ መንገድ ዳር ጫፍ ቁጭ ብለው ጫት የሚሸጡ
1: ነበሩ ከመንገዶች
0: ይወጣባት። አዎ ይህም የሚነሳ አደጋ ነው። እንደዚሁም ግንቦት 1/2018 አንድ ሰዓት ላይ ምዕራብ ሸዋ ዞን ብዙ ያወራንበት ደንዲ ወረዳ ከገበያ መልስ ወደ ቤታቸው ሲመለሱ የነበሩ ገበያተኞች በአንድ አይሱዚ ተሽከርካሪ ላይ 57 ተሽከርካሪ ከላይ ከጣጣር ላይ ሆነው የተሳፈሩበትና ረዳቱም ጨምሮ 18 ሰው ህይወት ያለቀበትና ያነሳንበት አደጋ ነው። ሌላው በአመቱ የተመዘገበው ትልቁ የትራፊክ አደጋ ነው። ይሄ አደጋ የተመዘገበው እንግዲህ በደሴና በኮምቦልቻ
1: መካከል ላይ ነበረው።
0: አረቦ የተባለ ስፍራ የደረሰ አደጋ ነው። እንግዲህ በወቅቱ 31 ሰው ነው የተመዘገበው። ከዛ በኋላ ሆስፒታል ከገቡት መካከል ደግሞ 46 ደርሰዋል። እንግዲህ በወቅቱ 46 ሰው ህይወት የታጣበት 2018 ዓመተ ምህረት ትልቅ አደጋ ነው።
1: ልታገባ አንድ ሳምንት የቀራት ሙሽራ ሁሉ የሞተችበት ነው።
0: ብዙ ነገር በዛ እንትን ውስጥ ብዙ ነገሮችን አንስተናል። ይሄ በጣም የሚያሳዝን አደጋ ነው። ሌላው እንግዲህ ብዙ ነው አደጋዎቹ ያነሳ ናቸው። በጣም አስገራሚ ከተባሉት አደጋዎች ደግሞ በሶማሌ ክልል ጸብሬ ጋር ያነሳ ነው አደጋ ነው። ይህም እንግዲህ ባጃጅ ታክሲ ተሽከርካሪ ጋር በመጋጨቱ የ12 ሰው ህይወት ያለፈበት 12 ሰው ህይወት ያለፈበት ከዛ ደግሞ ይኸው እነዚህ የሞቱት ሰዎች ሊቀብሩ ሲሉ መሬት ተነዶ ሰውታቸውን ያጡበት ተደጋጋሚ አደጋ ያነሳንበት ነው። ሌላው እዚሁ በቅርቡ ያነሳነው ከቁልቢ ገብርኤል ምድስ ወደ ጌታቸው ሲመለሱ የነበሩ 4 የአንድ ቤተሰብ ህይወት ያለፈበት አደጋ ይዘገብንበት የዘንድሮ ነው። ሌላው በቅርብ እዚሁ ነሐሴ 1/2018 ጠዋት ላይ ሲዳማ ክልል አለታ ወንዶ ከተማ የተከፈተ የ6 የጸጥታ አካላት ህይወት ያለፉበትን
1: መኪና ተገልብጦ
0: ነው። ሌላው እንደ በመጨረሻ ማነሳው እዚሁ በቅርብ እንግዲህ አዲስ አበባ ቦሌ ክፍለ ከተማ 11 የተ

0: የሚባለው ልዩ ቦታው ኪዳነ ምሕረት ቤተክርስቲያን ከቆየ ፈጪ ወደ ቦሮ ሲጓዝ መንገድ ስራ ላይ የነበረ ስታባተር ማሽን መቆፈሪያ
1: መኪናው ላይ ሚኒባስ ላይ ገብቶ
2: ነበረ። እኛም አናነሳ
0: የዘንድሮ ከፍተኛ አደጋ ነው። እነዚህ አደጋዎች እንግዲህ መራርጠን ያቀረብናቸው ነው እንጂ በርካታ አደጋዎች አሉ። ከሚገርም ነገር ከዛ ውስጥ አስገራሚ አደጋዎች የምንላቸው ሁለት ህትማማቾች ለንዳኖ ወደ ጣሊያን ሊሄዱ ባልና ሚስትን አስተምሮ ባላት
1: አስመርቆ ሲመለስ ወደ ቤት
0: ወዚወቱን ያሳበ እናት ድንች ሻይ ስሸት አሹ ምንድን ነው የሚባለው? ይሄ ቅሎሽ እንጂ ምን ይባላል? ትእዛዝ እንጂ ያለው
2: በረንዳ ላይ
0: በስኮት ሲሸት ዝውታ ያለፈበት። እነዚህ አስገራሚ አደጋዎች አሉ። ከቁልቢ ሲመለሱም እንደዚሁ ምጣድና እንትን ሲያደርጉ ያ የተቃጠለው
2: የታሳሳቶች ነው
0: የምታስታውሱት ነው። እንደዚሁም እንግዲህ ብዙ አደጋዎች ደርሰዋል። 2018 እንግዲህ በርካታ ነገሮችን ማንሳት እንችል ነበረ
1: ስለሌለ ነው እውነት ነው።
0: አዎ ሌላው እንግዲህ 2019 አብረን እንቀጥላለን። ህይወታችን እስካለ ድረስ እድሜ ተሰጠን ጸጋ ተሰጠን ሁላችንም አብረን እንጓዛለን። 2019 ግን እኛ የምናነሳቸው ነገሮች ሁሉ አውቶ ሴፍቲ በሎጎ የሚጠቀማቸው አሹን አሴ ሙሌ የምታነሱነት በኃላፊነት በግልጽነት በተጠያቂነት የሚለው ነገር የአውቶ ሴፍቲ ሎጎ መሆን አለበት። አልዋልተ አያስፈልግም። ትክክለኛ መረጃ እኔ አንዳንዴ ባለፈው አንስተናል እኔ አይገለጽ የሚሉ ሰዎች እኔ ብዙ ጊዜ ባታስተናግዷቸው ብያለሁ። መረጃ ትክክለኛ መረጃ ይኸው እናንተ እያስገባችሁ ነው። እንደነ ወይዘሮ ጠዮትን አይነት እያስገባችሁ ትክክለኛ መረጃ እየሰጠ 2019 ትክክለኛ መረጃ መስጠት አለብን። ትክክለኛ መረጃ መስጠት አለብን። አሹም አንተ መረጃዎችን ተከታትላችሁ ለህዝብ አቅርባችሁ መፍትሄ የሚሰጡበት ነገር ትልቅ ቦታ የሚያሰጣችሁ ነው። አዲሱ አመትም በዚዋም ጠላላችሁ የሚል ተስፋ አለኝ። ሁላችሁም የምትነጋገሩት የምትጨቃጨቁት ምንድን ነው? ህብረተሰቡ መረጃ እንዲያገኝና ግልጽ የሆነ አሰራር በሀገራችን በዚህ በትራንስፖርት አደጋ በኩል ሀገራችን ሰላም እንድትሆን አደጋው እንዲቀንስ ነው። ሁሌ እኮ ትላለህ አሹ እኮ ሁሌ አንጌቴም የሚበላኝ ነገር ህዝባችን ከዚህ አደጋ ይሰውርልን ብሎ ነው የሚወጣው። ይሄ ትልቅ ማለት ነው። አሹም አሴም እንግዲህ እድሜ ይስጣችሁ። ግናለው ወንድሞቼ፣ ስራ ባልደረቦቼ ሁሌም አብረን አለን። መልካም አዲስ አመት እላለሁ።
1: አንተም ከነ ቤተሰቦች በሙሉ ከምታውቃቸው ለው ከሁሉም ጋር መልካም አዲስ አመት። መጪው ዘመን አንተም የምትደሰትበት እንደው የምንሰማው መረጃም ጥሩ ጥሩ የሚሆንበት ከኛ ጋር ስራ እውነት የተናገርነው ነገር ጥሩ ነገሮቹ የሚሰሙበት ሰዎች በሰላም ወጥቶ በሰላም የሚገቡበት ዘመን እንዲሆን እንመኛለን። እንቀጥላለን በደንብ እንግዲህ
0: መልካም አዲስ አመት እንግዲህ ሁላችሁም መሰለኝ መረጃ ለሚሰጠው ሁሉ በጣም እናመሰግናለን። አውቶ ሴፍቲ ትልቅ ክብር አላቸው። ለእነሱ ሁልጊዜ ወዲያውኑ መረጃ በፍጥነት ደውለን የሚሰጡን ሰዎች ሁሉ ትልቅ ክብርና ምስጋና አሹ አቅርቡልኝ።
1: እናቀርባለን፣ መጨረሻ ላይ በደንብ እናቀርባለን።
0: መልካም
2: መልካም አውቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ የማለዳ ፎም ሽልማት 50 ሺህ ብር ሽልማት አድማጮቻችን እየላካችሁ ነው። ጥሩ ነው። አንዳንዶቹ ግን ምንም የማይታይ አንጥፋችሁ ብርድ ልብስ ምናምን የማን እንደሆነ አይታወቅም። ባዶ መደብ ነው ምንድን ነው? በደንብ ይታይ። አንድ በጣም ደስ ያለኝ አንድ ፍራሽ ማስታወቂያ ነው የሚመስለው ይሄ ልጅ ግን የላከው አይተዋል። በቃ ማስታወቂያ ነው የሚመስለው። ማልዳፎ ለማስታወቂያነት ሁሉ ቢገለገልብህ አሪፍ ነው። ሊገለገልብህ ሁሉ ይችላል ብዬ አስባለሁ።
1: አሳይቶበት አሳይቶ
2: አነሳሱ ደስ ይላል። ምናምን ሲንጠራራ ምናምን ደስ ይላል።
1: እናስገባ። ጤና ይስጥልን አለን። እንኳን ለአዲሱ ዓመት አደረሰ ለ2019። ምን ነው ችላ ችላ አልክ? ማንም በላ አድማጃችን ነው። ጌትነት ጌት አካባቢ ነው። ጌትነት ምን ደውሎ? እሺ፣ ሀሳብ አሳይት ነው።
3: አብነት አካባቢ
0: ወደ ቀራን ወጣን ፍሮን ሲታኛለ አይደል?
1: ስለዚህ ይወለ ለንገረ አሁን ይሄ በጣም ቀላል ነገር ነው። አገልግሎት እየሰጣችሁ ነው ያላችሁት መሰጠት ያለበትን ገንዘብ ተነግሯችኋል? 5 ብር ነው እንዴ? ስንት ብር ነው የሚሰጠው?
2: እንዴ ማክሲሙም 20 ብር ሊሆን ይችላል።
1: እሱን መስጠት ነው የለም አልቀበልም ካለ ለፖሊስ ማመልከት ነው። ማለት ይችላል እንዴ? በጉልበት የሚተዳደርበት ነገር እኮ የለም። መብት ማስከበር ነው ማይ ፍሬንድ። መጀመሪያ ከራስ ነው የሚጀምረው። ነገ 200 ካለም ልትሰጠው ነው?
2: አይ ሼር ነው እንጂ በቃ የሰበሰብከውን ግማሽ አምጣ ይላል ነገር የጠየቀን የምትሰጥ ከሆነ ሞር ነው የምትጠይቀው። ይሄ ማወቅ አለብን።
1: ለአካባቢ ፖሊስ ማመልከት ያስፈልጋል። እሺ በቃ ስለዚህ ደንቡ በሚፈቅደው ይሄን ነው የምከፍለው ብላችሁ ማለት ከዚህ በላይ ነው የማስከፍለው ከሆነ አልከፍልም ማለት። እንባጓሮ የሚፈጥሩ ከሆነ ለፖሊስ ሄዶ ማመልከት ቀላል ነገር ነው።
2: ምናልባትም እዛ አካባቢ ከሚመጡ ፖሊሶች ጋር የሚሞዳሞዱ
1: እሱን ደግሞ ከሆነ
2: ወደ አለቆቹ ዘንድ መሄድ፣ ወደ ዋናዎቹ ዘንድ መሄድ። አንዳንዴ እንደዛ ይደረጋል።
1: አይ እነሱ ከሆነ ክፍለ ከተማ ላይ ሄዳችሁ
2: ክፍለ ከተማ ሄዱ
1: ችግር የለም።
2: እኛን እንጠቁማለን። አንዳንዴ እንደዛ ስለሚደረግ ነው። ገባር እዛ አካባቢ ያለውን ፖሊስ የህግ አስከባሪ ምናምን ይዟል፣ በጥቅም እያያዛል
1: የሰፈር ሰው ምናምን ሆነ።
2: ከዛ በቃ አንተን ነው ዝም ሳይለን እንትን የሚያደርጉ። ጤና ይስጥልን። ሰላም ነው? አለን አለን። ሰላም ነው? አለን አለን። እንዴት ነህ?
0: ደህና። የዘር ስራ አድማጫቸው ጌታቸው ባለ ከሀይሌ ጋር ምንት አካባቢ ነው ደውለው።
2: እሺ ጌታቸው፣ ምን ምትነግረ ምጠይቀ?
0: ከዚህ በፊትም ደውያለሁ አውቃለሁ። ዛሬ ምድለኛ ነኝ። ያው እንግዲህ አዲስ አመት መጥቷል። እንግዲህ እንኳን አደረሳችሁ። በዚህ አጋጣሚ
1: እንኳን አብሮ አደረሰን።
2: እንኳን አብሮ አደረሰን።
0: በዓል ሲመጣ ያው አሽከርካሪዎች እንዲጠነቀቁ ያው መልእክት የሚያስተላልፋችሁ ነው፣ ግዴታም ነው። በዓል ሰሞን እንስሳ ይበዛል፣ ማሽከርከር ስሰቱ ትንሽ ይስተጓጎላል። እሱን የአሽከርካሪ ኃላፊነት ነው። ያው ብዙ ነገር ከገዳይ በሽታ በላይ የትራፊክ ስሰት የአሽከርካሪዎች እንትን ያው ስንት ህዝብ ህይወት እያለፈ ነው በትንሽ ነገር እና ዛሬ እኔ ያለኝ እንትና አንድ ሀሳብ አለኝ። ቦሎ ይሄ አመታዊ ቦሎ ተከፍሎ ጊዜያዊ የሚሰጥ አለ። ጊዜያዊ ቦሎ ተሰጥቶ ሸገር ሲቲ አካባቢ ላይ አይቻልም ይላሉ። እንግዲህ ህትመቱን የሚያትመው የሚሰጠው አካል ፌዴራል መንግስት ነው።
2: የት? አዲስ አበባ ውስጥ ነው ጊዜያዊ ቦሎ የሚሰጠው?
0: ጊዜያዊ ቦሎ አዲስ አበባ
2: ይሰጣል? ለምን? ለከባድ መኪና
0: ችግር አለ ተብሎ ጊዜያዊ ቦሎ ይሰጥና ከአዲስ አበባ ወጣ ሲባልም አይቻልም፣ ይህ ትክክል አይደለም ይሉናል።
2: ማን ነው እንደዛ የሚለው?
0: ለምሳሌ ሸገር ሲቲ አካባቢ
2: ኦሮሚያ
0: አዎ። እና እኛ ይሄ እንግዲህ የህትመት ችግር ነው ተብሎ የአመት ቦሎ አይቻልም። እኛ የህትመት ችግር ተብሎ ይሄ ተሰጥቶናል። ያው በጠባይ ስታናግር አላቅልህም፣ ምን ይላሉ አንዳንዶቹ። እውነት ነው የሚመሰገኑት፣ ትንሽ አንገላግሉና ድጋሚ ይዘህ እንዳትመጣ ብሎ ይሸኘዋል። አንዳንዶቹ ደግሞ በጣም ያንገላቱና አሁን ህጋዊ ከሆነ ቢከሱም ማስረጃ ይዘህ ትመጣለህ። በዛ ሰበብ ትራፊክ ፍሰቱን ያስተጓጉላሉ። እና ጊዜያዊ ቦሎ ይቻላል አይቻልም ነው
2: እንዴ? መንግስት እኮ ስለሚቻል ነው የሰጣችሁ እኮ። ስለሚቻል አምኖበት ነው የሚሰጣችሁ አይደል? ጊዜያዊ የሚሰጠው ዋናው እስከሚደርስ ድረስ በዚህ ተገልገሉ ነው። የምትገለገሉት ደግሞ አዲስ አበባ ውስጥ ብቻ አይደለም፣ እንደምትሄዱበት ርቀት መጠን መሄድ ትችላላችሁ።
1: እሱም ብቻ አይደለም እኮ ያስመረመሩበት ወረቀት እኮ
2: በዛ ላይ ደግሞ ያስመረመራችሁበት ቴክኒክ የታየበት ዶክመንቶች እኮ አሉ አይደል? እነሱንም ማየት ይችላሉ። ሲጀመር ደግሞ ሲጀመር ሲስተም ነው የሚቀጣም ከሆነ ሲስተም ነው የሚቀጣው እኮ። ይሄ እኮ ትራፊክ ፖሊስ ሊቆጣጠረው የሚገባውም ነገር አልነበረም። ያው መቼም አንዴ ድሮ ይቆጣጠሯት ስለነበር አንዳንዶቹ እዛ ላይ ሙጭጭ አሉ እንጂ ሲስተም ነው ባትከ ቦሎ ባታድስ የሚከተለው ታድስ ትይር ወልዶ ምን ብሎ ብሩ ተከምሮ ነው የሚጣብቀ ቅጣቱ ራሱ ከፍተኛ ነው እኮ እሱ ከሚቀጣ ይልቅ ለታድስ እንደገና ስትይር የምትቀጣው ብር በጣም ብዙ ነው ያው ግን መጠየቂያ ስለሚያርጓል እናንተ ግን ህጋዊ ናችሁ በህጋዊነታችሁም ላችሁ ስሩ ለሚጠይቋችሁ አሳዩአችሁ ዶክመንቱን አሳዩአችሁ እንዳልከው ዞሮ ዞሮ አይከሷችሁም ትንሽ ያው ላጉላላችሁ ይችላሉ ያው አንዳንዶችም የሆነ መደራደሪያ ምናምን ስለሚፈልጉ ነው ይታወቃል
0: ይመሰደዱ ያጉላሉ
2: እና ተበቅ ስትልባቸው ማስረጃው ማስረጃው ይሸኛል አ በቃ ሁለተኛ
0: በጣም መንገዱ ይዘጋጋሉ ከባድ መኪና ከላይ ይመጣል ከድልድዩ ላይ መኪና ይመጣል እዛ አካባቢ ትራፊክ ፖሊስ ኢቭን እዛው የትራፊክ ስፒድ አለ የቦሌ ክፍለ ከተማ ስንሱን ለሀላፊዎች ያው እናንተም
2: እየሰሙ ነው እውነት ነው
0: እዛ ባሶች በማን አለብኝ ነው የሚዞሩት
2: እዚህ ታች ብቻ ሳይሆን ላይም እዛ ቶቶት ላይም እንደዚሁ በማን አለብኝነት ነው ከግቢ ወጥተው የሚሄዱት የሚገቡት በቃ ቅድሚያ መስጠት የለም እኔ ግን አውቶቡስ እንደዛ ሆነ እንዲ አሁን ቅድሚያ የሚሰጥ እኮ የለም ምንም አደባባይ ላይ ቅድሚያ መስጠት አይፈልጉም መዞር ሲፈልጉ በድፍን መስመር ነው የሚዞሩት ምናምን የተለየ ተፈቀደላቸውም ነው ይመስለው ህዝብ ማገልገል ነው እውነት ነው እያገለገሉ ነው ህዝብ ግን በስርዓት ነው ህዝብ መገልገል ደግሞ ያለበት አይደል እናመሰግናለሁ ወንድማችን መልካም በዓል
1: አንድ አድማጭ እናስገባ
2: መልካም ምን ነው
1: አይ
2: አሹአለ ሰዓት አለ
1: ሄሎ ጠና ይስጥልን
3: ሄሎ
1: ጠና ይስጥልን
3: ሄሎ
1: ይሰማል
3: ሰላም
1: ነው
3: ይሰማኛል እንዴት ናችሁ
1: አለን ዮኒ
3: እንኳን አደረሳችሁ
1: እንኳን አብሮ አደረሰልን ሰላም ነው
3: አለን አሲ
1: ምን ሐሳብ አስተያየት አለ
3: ምንድነው በአዲስ ዓመት ነዳጅ ቤንዚን በጣም ወረፋ አለ እና ምን ሆነ መሰለ ብዙ ማደያዎች በአንድ እስቲ እናንተ ብዙ እዩት
1: አይቻለሁ እኔም አይቻለሁ ትንሽ ወረፋ አለ የተለያየ ቦታ ላይ እና ከውጭ ከደወለ ምናምን ብዬ ነው በቴሌግራም ነው የደወለው ለዚህ ነው የረበሸው እጅ እና ወረፋ አለ ግን ወረፋው ደግሞ ለምን ምክንያት እንደሆነ አልታወቀም እየሰማን ነው
3: አዎ ግን ብዙዎቹ በአንዳንድ ማዲያን በአንድ መቅጃ ነው እየቀዱ ያሉት እና አስቸጋሪ ነው በበዓል ምድራሴ ይሁን
1: ግን አዎ ልክ ነው መቅጃው ካለ በሁሉም መቅጃ መቀዳት አለበት ነው ልክ ነው
3: አዎ በቃ ለሚመለከተው አካል እስቲ
1: አሳውቁ ይሄው አደረሰና አልመልካም በዓል ይሁንልን በመጨረሻም ለመላው የኢትዮጵያኖች መልካም በዓል እንዲሆን እንመኛለን በተለይም ከኛ ጋር ባጋርነት ተሰሩ የነበረው የትራንስፖርት ቢሮ ትራፊክ ማኔጅመንት ትራፊክ ፖሊስ
2: በነግራችን ላይ ትራፊክ ማኔጅመንት የጎሮን መንገድ የስፒድ ብሬከር ይደረግ በተጋጋሚ ስናነሳለበት ስፒድ ብሬከሩን ሰርቶታል ከልብ እናመሰግን ባለፈው አርብ ዕለት ነው እንደውም የተሰራው ሰኞ ዕለት ረስቼ ነው እንደውም ሳላመሰግን
1: ብዙ ነገር
2: ከልብ እናመሰግን ትራፊክ ማኔጅመንት ሰሩት የነበረው በጣም ብዙ ቆንጆ ነገሮች አሉ ምንም ጥያቄ የለውም
1: በተቆጣጣሪዎች ላይ ያለው ነገር
2: በተቆጣጣሪው ላይ ያለው ደግሞ ያው ስንተናነቅ ነበር አመቱን በዚህ ያሳልፈናል አዲሱ አመት ግን ይሄን አሪፍ ስራችሁን አጠናክራችሁ
1: ይቀጥላል መጥፎን ነገር እንተው እናራክ ሰራተኞች ታርሞ ጥሩ ቢሰሩት በደንብ ተበረታቶ መጥፎ ቢሰሩት ደግሞ
2: ለሁሉም ሰራተኞቻችሁ እንኳን አደረሳችሁ ትራንስፖርት ቢሮ ለአዲስ አበባ መንገድ ባለስልጣን ለሁሉም ስቴክሆልደሮች
1: ለሁሉም ከኛ ጋር ተሰልፈን
2: አጋሮቻችን
1: እኛን ጥቆማ ሰጥተውን የነበሩ በአጠቃላይ አድማጮቻችን ደግሞ አሽከርካሪዎቻችን
2: ቤተሰቦቻችን ታክሲ አሽከርካሪዎቹ በተለይ ታክሲ አሽከርካሪዎች
1: እንኳን አደረሳችሁን እናለን አሹ እናንተ
2: በስራት እንኳን አደረሳችሁ ስፖንሰሮቻችን መልክቶች ሰምተን በዛውን የምንሰናበተው መልካም በዓል
4: ሃሎ ሃሎ ሳይታለም የተፈታ ነው
5: ምኑ
4: አዲስ አመትን በአዲስ ነገር ገድ ማለቱ
5: ያ መንገድ
4: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ አመት ጥሩ ብቻ አይበቃውትም የተሻለም አይሆኖትም በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል ኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውም ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የኛ ደስታው የርሶ ነው። የኦሮሚያ ህብረት ስራ ባንክ።
5: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቦ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የህክምና ማዕከል ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
6: አያቶች ነን። የመኖሪያ ቤትን ችግር በህብረተሰብ ተለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘመነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑ ወደ 7760 ወይንም በ0977-6060 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኙ። አያት ዞሮ መግቢያይ።
7: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ሊሞላና በደስታችሁ ላይ ሐሴት ሊጨምር ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ።
8: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
9: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላል ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ያደረጉት ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ ካቻ ካቻ ብቻ
10: አዲሱን አመት ባንጎ ዴሊቨሪ ጋር እዚህ አዲስ አመት ማንኛውንም እቃ ባንጎ ዴሊቨሪ ላኩ ትንሽም ሆነ ትልቅ እኛ እናደርሳለን የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከባንጎ ያገኛሉ ማሳሰቢያ ባንጎ መረጃ አገልግሎት ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል ቅናሹ አዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል አዲስ ተጠቃሚዎች 6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ

0: ምንጊዜም ምሪንዳ አውቶሴፍ
1: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጂፕሰምን ይዘንሎት መጥተናል። ለግንባታው ወበት ስራ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ የሲሚንቶ ያሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው ውበት።
0: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
2: አዲሱን አመት ከአንጎ ዴሊቨሪ ጋር። በዚህ አዲስ አመት ማንኛውንም እቃ በአንጎ ዴሊቨሪ ላኩ፣ ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ ያገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከአንጎ ያገኛሉ። ማሳሰቢያ፣ አንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በ6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
3: አንተ አረ ሰዓቱ የደህቴ ጋር ደውልልኝ።
4: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
3: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
4: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
3: እስኪ ባለቤትሽን አገናኝኝ። ዳንዬ እንኳን አደረሰ ወንድሜ።
5: ሄሎ እንኳን አደረሰሽ።
3: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
4: እማ ገበያ ጥናት አደረግሽው እኮ።
3: ዝም በይ ዳንዬ። እኔ የምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
4: አረ ጓደኞቼን ሰላም ብዬ ልምጣበት።
3: ናቲ አይኔን እያየኝ ነው። ቻው በቃ። እኔ የምልህ ዛሬ እንዴት ብሩ አላለቀም?
4: ሳፋሪኮም እጥፍ አድርጎልን ነዋ።
6: በአዲስ ዓመት ግንኙነቶን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
0: ብስራት የኢትዮጵያውያን ኩራት። ብስራት ስፖርት። ብስራት ስፖርት።

0: ብስራት ስፖርት።
1: የዕለተ ረቡዕ የብስራት ስፖርት ፕሮግራማችን ተጀምሯል። ጤና ይስጥልን፣ እንደምን አረፈዳችሁ የተወደዳችሁና የተከበራችሁ አድማጮቻችን። የብስራት ስፖርትን ለመከታተል ከአምስት ሰዓት ጀምሮ ፕሮግራማችን ማድመጥ ትችላላችሁ። እስከ አምስት ሰዓት ድረስ እንቆያለን። የብስራት ስፖርት ዋና አዘጋጅ መንሱር አብዱል ቀኒ ነው። የፕሮግራም መሪ ደግሞ እኔም ዘላለም ሙላቱ።
2: ባንካችን አቢሲኒያ ከየትኛውም ሀገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ረሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዎች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላቸዋል። የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላቸዋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ። ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት። አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ሕንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያ።
3: ሶሲ ሶያ
0: በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማብሬ ተመረተ። ሶሲ ሶያ ከንጹህ አኩሪ አተር ተመረተ። አመራረቱም ከእጅ ንክኪና ከኬሚካል የጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑ የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ ሶሲ ሶያ
2: ፋንታን ቁጣጣሽ ኮንሰርት 3 ትውልድ 3 ድንቅ ድምጾች አንድ የማይረሳ መድረክ ኤፍኤም ታምሩ ጎሳይ ተስፋይና ልዑል ሲሳይ በአንድ መድረክ ላይ የእንቁጣጣሽ ዋዜማን በሙዚቃ በድንቅ የመድረክ አያያዝ ብቃታቸው አድናቂዎቻቸውን ሊያስደምሙ ነው። ጳጉሜ 5 2018 በዋዜማው ከምሽቱ 12 ሰዓት ጀምሮ በጊዮን ሆቴል ምሽቱ ይደምቃል። ኑ አዲሱን ዓመት በደስታ እንቀበል። በፍጹም የማይቀርበት ድንቅ የሙዚቃ ድግስ። ትኬቱ ውስን ስለሆነ በጊዜ ግዙ። የመግቢያ ዋጋ ቅድሚያ ለገዛ 600 ብር፣ ሁለተኛ ዙር 1000 ብር፣ በር ላይ 1500 ብር፣ ቪአይፒ 2500 ብር። ቪቪአይፒ ጥሬ ስጋና ጥብስ ሙሉ ለሊቱን 8000 ብር። መግቢያ ትኬቱ ከቴሌብር መተግበሪያ ላይ ያገኙታል። በጊዮን ሆቴል ከበቂ መኪና ማቆሚያ ጋር። ለበለጠ መረጃ 0936 07 07 61 ላይ ይደውሉ። አዘጋጅ ሜራ ኤቨንት። ጽናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ክሊዮፓትራ ሳሙና ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎች የሚከላከል ልዩ ሳሙና ክሊዮፓትራ ሳሙና። ከጠቢባን ንጽህና ውበት፣ ውበትን ንጽህና ነው። ክሊዮፓትራ ሳሙና። ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር ከአምስት ዓመታት በላይ ደንበኞቹ በታማኝነትና በቅልጥፍና ሲያገለግሉ የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሾፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የዕቁብ አይነቶችን ከ9 በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርስዎም የዲጂታል ዕቁብ መተግበሪያን በማውረድ የመረጡትን የዕቁብ አይነት አሁኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል ዕቁብ። ሸራተን አዲስ ከዳሽን ባንክ ጋር በመተባበር አዲሱን ዓመት በማረ የሙዚቃ ምሽት ሊቀበል ተዘጋጅቷል። በዚህ ኮንሰርት ታላቁ የሂፕሆፕ አርቲስት ቲአይ ከአስቴር አወቀ ጋር በአንድ መድረክ ይገናኛሉ። ጳጉሜ 5 የዓመቱ የመጨረሻ ምሽት ከምትወዷቸው አርቲስቶች ጋር ማክበር የምትችሉበት ታሪካዊ የሙዚቃ ድግስ እንዳያመልጣችሁ። ትኬቶች በዳሽን ሱፐር አፕና በሸራተን አዲስ ሎቢ ይገኛሉ። የምግቢያ ዋጋ 25 ሺህ ብር ካልተገደበ የምግብና የመጠጥ ግብዣ ጋር። የትኬት ዋጋ 25 ሺህ ብር። ሙዚካል ፋውንተን ሸራተን አዲስ ጳጉሜ 5 ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ

0: አንዱ ሲያጫውተኝ ለጠይቀው ይጄ ነው እልም በየጠፋለ
1: ኦኬ
0: እና ጓደኞቼ ናቸው ካገልግሎ መስጫከለ ወጪ ነበር ካሉኝ አለ ለ10 ደቂቃ ወስደው ላንድማርክ አሁን የኛ ክብር ስፖንሰር ነው ላንድማርክ ወስደው ይሄ ቶሎ መቀየር አለበት ተብሎ ባለቤቱ ፈረማ ፔስሜከሩ ገባ የልብ መምቻ ባትሪው ገባ እና ሳውራው ነው እኔ ራሴን አላቅም አለ ዝም ብሎ ጭልጥ አልኩኝ አለ እና ጓደኞች ሲጠይቃቸው አብራቸው አልነበራችሁም ወይ አዎ ካገልግሎ መጫ ክልል ውጪ ሄደ ነበር እንግዲህ ይሄ ለማንኛውም እንደኛ ላለ ሰው ይሁን ለእግር ኳስ ተጫዋች እንዴት ሊሆን ቻለ የልቡን ምት መቆጣጠር አይችልም ወይ ስፖርት የሚለውን ነገር ለማንሳት ነው ቶፊክ ከማል ከወለታ ሁሉንም ሰምተናል አርሰናል ናፖሊን 4-1 ያሸንፋል ሆነ ይሄ ከሆነ 40 ገባም በአል ነው አዲስ አመት ነው ጓላ አዲስ አመት አደረሳችሁ ለናል እንኳን አደረሳችሁ 2019 በመሶባችሁ በማዳችሁ ሙሉ ያሰባችሁት ነገር የሚፈጸምበት የምትደሰቱበት የምትዝናኑበትና ያቀዳችሁት እቅዳችሁ የሚፈጸምበት እንዲሆን ለመሴ ሪዞርት ቤተሰቡና ለመላው ኢትዮጵያን ከልብ እንመኛለን አርሰናል ከናፖሊ 2000 ብር 4-1 ካለቀ ግን ዲያጎ አርማንዶ ማራዶና ሜዳ እንደመሆኑ ወደ ናፖሊ እንደማምራቱ 4 ይታሰባል ወይ ብለናል በርካታ ርዕሶችን ያነሳን ነው አብረን ቆይታ እያደረግን ምንገኘው ሲማ ካለበት ለትምርት ከተጓዘበት ሀገር 250 ሚሊዮን ዶላር የጨረበሩት ኢትዮጵያን ባልና ሚስትን ታሪክ ይነግረናል ከዛ በፊት ግን ጥቂት ማለት ከዛ በፊት ምንድን ነው ያነሳን ያለ ነው መሰለ ልጆች እውነት በረከቶች ናቸው ወይ ብለናል ይህን ደግሞ ያነሳ ነው እንደ ሁንድራስ እንደ ኮስታሪካ ባሉ የሰሜንና የደቡብ አሜሪካ ሀገራት ላይ ከፍተኛ የልጆች ቀን በከፍተኛ ደረጃ እየተከበረ መገኘቱን እያነሳን እንገኛለን ታዲያ ይህንኑ ልጆች እኔ አሁን ትላንትና በክብር እንግድነት የተገኘውበትን አንድ ቦታ ልንገርህ ቶሎሳ ሰፈር ይባላል መኮንኖች ክበብ ነው ድርጊቱ የተፈጸመው ስጦታዎቹም የተከናወኑት መኮንኖች ክበብ እዚህ ጦር ኃይሎች ወረድ ብሎ ባለው የመኮንኖች ክበብ አዳራሽ ውስጥ ነው በጣም ትልቅ ስነስርዓት ነበረ ምን ደስ አለኝ መሰለ የቶሎሳ ሰፈር ወጣቶች ይቀጥላል በሚል ምርህ እነኚህ የቶሎሳ ሰፈር አብሮ አደግ መረዳጃ ወጣቶች አንድ ታዳጊ ልጆችን አበረታቱ በሚኒስትሪ ውጤታቸው የተሻለ ውጤት ያመጡትን ደብተር ቦርሳ አንድ ሪኮግኒሽን አየህ እነኚህ ልጆች የዛሬን ሽልማት ለነገ መዳረሻቸው የህልም መዳረሻቸው አድርገው ይቆጥሩታል በዛ ፊት ተሸለሙ አንድ ወጣቶችን ማበረታታት ታዴ እንዴት ነው ሲያጠፋ መገሰጽ ትልቅ ነገር ነው የጎበጠውን ለማቅናት ይረዳል ግን ደግሞ ብርቱን ማበረታታት በተለይ ደግሞ ፋይናንሻሊ አንዳንድ ጊዜ ማትደርስባቸው ቦርሳ ዛሬ 3000 4000 5000 ሊሆን ይችላል እነኚህን ገንዘብ እነኚህ ልጆች ግን ይሄን ውጤት አምጥታችኋል ብለው የቶሎሳ ሰፈር መረዳጃ ማህበር ይሄን ይሸለሙ አንድ
2: ያ መስያሁን እንዳነሳው ነው የምንፈልገውን ባህሪ ወጣቶች ላይ እንድንመለከት ልጆች ላይ የሚፈልገው ባህሪ እንዲመጣ ሁለት ዘዴዎችን ብዙ ጊዜ እንጠቀማለን አንደኛው ቁጣት ነው ቅድም ያነሳው ሽልማት ነው
0: ካሮቲን ስቲክ
2: ስለዚህ አሁን ጥናቶች የሚያሳዩት ቁጣት የመጀመሪያው አማራጭ ነው የሰውን ባህሪ ለማስተካከል ከዛ ይልቅ በጣም የሚጠቅመው ማበረታቻ ነው ያ መልካም ባህሪ እንዲቀጥል የሚያደርገው ማለት ነው አሁን የተሰጣቸው ሽልማት እንደተባለው በአእምሯቸው የልጅ አእምሮ ደግሞ የወጣት አእምሮ የያዘውን ነገር አይለቅምና ይሄ ነገር ነው በአእምሯቸው የመጣው ስለዚህ ልጆችን ባበረታታን ቁጥር ልጁ መልካም ባህሪ ሲያሳይ አንድ ቸኮሌት ሰጠው ያችን ቸኮሌት ለማሳየት ብሎ ያንን ባህሪ ነው ደግሞ ማሳየት የሚፈልገው ስለዚህ የልጆችን ባህሪ ሊያመጣል የሚችለው በሚፈልገው ደረጃ ከቅጣት ይልቅ ሽልማት ነው እንደ አክባቢ ሰው እንደ ያክባቢ ልጅ ነው ብለ እንደምትቆረቆርለት ሲያጠፋ እንደምትገስጸው ሁሉ ጥሩ ሲሰራም ደግሞ መሸለሙ በጣም አስፈላጊ ነው
0: ቶሎሳ ሰፈሮች ይህንን አሳይተውናል በመኮንኖች ክበብ ላይ ነበር አረጋውያንን ደግሞ ደገፉ በገንዘብ አረጋውያን ለሰፈሩ ለአገር ያገለገሉ ታላላቅ ሰዎች ናቸው ምን አየው መሰለት አዴ በግንባል ተገነባ ይሆናል ቶሎሳ ሰፈር እንደ ሌ

0: ቤቶች መንደሮች በጭቃና በሳር ይሆናል ይተርመድ ኪን ቱሉሳ ሰፈር ትላንት እንዳዩት በፍቅር የተገነባ ቤት ነው መንደር ነው እና አረጋያንንም እንደዚህ ሸልመዋል ከሁሉ በላይ ደግሞ ለቱሉሳ ሰፈር ማደግ ለለፉ ተላላክ ሰዎች ድልዩን ለሰሩ መንገዱን ለሰሩ ዛሬ ቱሉሳ ሰፈር እንዲሁን ላደረጉ በመኮንኖች ክበብ ከፍተኛ ሽልማት ሲሰጡ ነበር የውቅና ፕሮግራም ነበር እኔም እዛው ነበርኩኝ ከልቤ ነው ማመሰግነው እንደዚህ አይነት ነገር ሊለመድ በየሰፈሩ ይገባል ወጣቶቻችንን ማበረታታት ኢንሴንቲቭ መስጠት አረጋያንን ማገዝ ከጎናችሁ ነን ማለት እኔ አይህ ልጅ ከፓራሹት አይወርድም ከወላጅ ነው የሚመጣው እነኛ በፍቅር ያሳደጓቸው ልጆች ናቸው ዛሬ እንደነ ሸዋረጋ እንደነ ኮኮብ ታደሰን አይነት አፍርተው ዛሬ ለሽልማት ያበቁት ወጣቶችን ተማሪዎችን እንሸልማለን አረጋውን እንደግፋለን ለሰፈሩ ለለፉ ሰዎች እውቅና እንሰጣለን
1: ጋን በጠጥሪ ድግፋል ይባላል
0: ግንባሩን ሳሚልኝ ኪቲልሽ አመልጥሽ አብራችሁን ስላላችሁ ከልብ እናመሰግናለን የቱሉሳ ሰፈርን እያነሳን ነው ልጆች እውነት በረከቶች ናቸው የልጆች ቀን እየተከበረ ይገኛል እያልንገኛለን አብራችሁን ስላላችሁ ከልብ እናመሰግናለን በርካታ ፕሮግራሞችን ይዘናል 250 ሚሊዮን ዶላር ያጭበረበሩ ኢትዮጵያንን ታሪክ እናነሳለን አብሮ ያደገ ሰው አይጋባም ብለን እንጠይቃለን ኦ ያ ያ ያ ዛሬ ኦ ያ ያ ያ

በእውነት በእውነት በእውነት ከፊት መስመር ላይ ያላችሁ በሙሉ ከልብ ነው ቅድስቴ ቤዛዬ በእውነት ሁላችሁንም ከልብ ነው ምናመሰግነው ከልብ ነው አንደኛ እደጉልን ሁለተኛ ይሄን ወጋ አታሳጡን መታችሁ እንኳን አደረሳችሁ ስትሉ ቡሄም ላይ እንደዚሁ ወንዶቹ ጅራፍ ይዘው መተው ሲጨፍሩ ነበር በጣም ነው ምንደሰተው እደጉልን ኑሩልን ያሰባችሁት ይሙላልን እንደ ሁሉ ጊዜው ሙሉ ለቀጣዩ ዓመት በሰላም በፍቅር በደስታ ያድርሰን ዓመቱ የሰላም የፍቅር የደስታ ይሁን አሸዋው ወርቅ ይሁንልን የደረቀው ሁሉ እርጥብ ይሁንልን አቡጀዲው ሐር ይሁንልን ያሰብነው ሁሉ ይፈጸምልን በአዲሱ ዓመት የሰላም የፍቅር የደስታ ሆኖ ዓመቱ ሙሉ ምንደሰትበት ያድርግልን በብስራት ቤት ሙሉ ጊዜ ደስታ ይፍሰስበት ብለናል ለኢትዮጵያን ገጸ በረከቱ ማር ወለላው ይፍሰስ ብለናል ይሄንን ሰተናል ተቆሽ ይብር አሜን

0: ሁልጊዜ እንደዚህ እናንተም ካሰባችሁት ሐሳብ ሙሉ ሆኖላችሁ ለአመት ሰው ይበለን አመት አይለየን እንደዚሁ ደግሞ በቀጣይ አመት እንዲሁ ተሰባስበን አመቱን በስኬት አሳልፈን እንደዚህ 100 ሺህ ብር ለማግኘት ያብቃል ተሳሳት ተጠራል ቺፍ ምን ልጆቻችን ናቸው እዚህ በማከላችን ተገኝተው እንደ ሁሉ ጊዜ ሁሉ አባታቸውን ሊያከብሩ ይመጣሉ really ለማንኛውም ተወልሳ ሰፈርን ምስጋና አቀርባናል ጥቂት መልክቶችን ደግሞ ጥቂት መልክቶችን ህይወትዬ ህይወትም አለችበት እኮ
1: አለችበት ያ
0: እኮ ተከናባብረው ያው በዛው ሄዱብሽ ጥቂት መልክቶችን አሰምታን ህይወትዬ ተመልሰን እንመጣለን
2: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን ለአዲስ አመት ከውጭ ሀገር ገንዘብ ሲላክሉት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን አዲስ አመት ምኞታችሁን የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ መልካም አዲስ አመት የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ
3: አዲሱን አመት ያንጎ ዴሊቨሪ ጋር እዚህ አዲስ አመት ማንኛውንም እቃ ያንጎ ዴሊቨሪ ላኩ ትንሽም ሆነ ትልቅ እኛና ደርሳለን የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከያንጎ ያገኛሉ ማሳሰቢያ ያንጎ መረጃ አገልግሎት ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል ቅናሹ አዲስ አበባ እስከ መስከረም 4 2019 ዓ.ም ተመረጥ ድረስ ይቆያል አዲስ ተጠቃሚዎች 6 ዴሊቨሪዎች ላይ 25% ወይስ 150 ብር ቅናሽ እና ለሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይስ 100 ብር ቅናሽ ያገኛሉ
4: ማእድስ ይሰናዳ ውበት ሲፈስ ደስታው በቤቶ ሲነክስ ቡና ሳህን ማእዳችን በቡና ሳህን ደምቋል ውበቱ ለአይን ማረፊያ ጥንካሬው ለቤቶ ኩራት ጥራቱ ኤክስፖርት ስታንዳርድ ቡና ሳህን በኢትዮጵያውያን እጅ 100% ከሜላማይን የተሰራ ለጤናው ተስማሚ በሆነ ጥሬቃ በጥበብ የተመረተ ቡና ሳህን ለሚፈልጉት አገልግሎት የሚስማማ የመመገቢያና የሾርባ ሳህን ለወጥ ማቅረቢያ ለኬክና ለኩኪስ ማቅረቢያ የሚሆኑ ሳህኖች በጥንቃቄና በጥራዝ ይዞላችሁ ቀርበዋል ቡና ሳህን በሚያማምሩ ቅርጽና ቀለማት የተዋበ በላቀ ጥራትና በተመጣጣኝ ዋጋ ይዘን ቀርበናል በአዲስ አበባ በመርካቶ እንዲሁም በተለያዩ የክልል ከተሞች በሁሉም የገበያ ማዕከላት ቡና ሳህንን ያገኛሉ ልብ ይበሉ በተመሳሳይ ምርት እንዳይጨመረበሩ ቡና ሳህንን ሲሸምቱ ከጀርባው ቡና ፕሌት የሚል ስያሜ መኖሩን ያረጋግጡ ቡና ሳህን የማዕዳችን በረከት የአብሮነታችን ውበት ሁልጊዜም አብረናችሁ ነን ቡና ሳህን ለማዕዳችን ከቅርጫን ሸግሩ
2: ዲሳመስ ሲመጣ ደመናው ገፎ አዲስ ፀሐይ ስትወጣ እኛም ሮቤሎች እንደሁሌው በብርሃን ልናንቆጠቆጣችሁ ከእናንተ ጋር አለን ከዘመን ጋር አብረው የሚራመዱ ውበት ከጥንካሬያ ጓደው የያዙ የቤቶን የህንፃውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ እቃዎች ከሮሜል ኤሌክትሪካል በበርካታ አማራጭ ያገኛል በብራንዳችን ሮሜል ከውጭ ሀገር ያስመረት ናቸው ብሎም በሀገር እጅ ያመረት ናቸው የኤሌክትሪክ እቃዎቻችን ስለ አገልግሎታችን በልበ ሙሉነት የሚመሰክሩላቸውና ከረጅም ዓመት ዋስትና ጋር የቀረቡ ናቸው የኤሌክትሪክ ደህንነት ላይ ስጋት እንዳይገባ ባው የሮሜል አስተማማኝ ብሬከሮች ኃይል ለሚፈልጉ ቃዎች ሄቪዲቲ ስዊች የኤሌክትሪክ መስመሩን አደራይቶ የሚያስቀምጥ ዲስትሪቢዩሽን ቦርድ አባራና አርጥበት የማይበግረው ሊነር ላይት ውበትና አገልግሎትን አጣምሮ ያዙ በርካታ አማራጭ ኤልኢዲ ስፖት ላይት ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሉም በሮሜል ያገኛሉ ባለን አስመልክቶ በተመረጡ ቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን አዲስ አመት ብርሃን ይሁንልን ሮሜል ኤሌክትሪካል መልካም አዲስ አመት
5: እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አራ ፍጠኑ
6: እንደዛ ስለቀስ እቃዎች እንዳይበላሽ
7: አባ እማ ወዴት ልንሄድ ነው
8: እንዴ ጎረቤቴ ወዴት ነው
5: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ እርሶስ ወደ ራስዎ ቤት ሊገባ አላሰቡም ያ ቀን ሩቅ አይደለም ያወቀ ተጠቀመ እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ ባልቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
1: አንጋፋው ኩባንያ ዋሪት ከፍተኛ ጥራት ያላቸውን የውሃ ማጣሪያ ፊልተር በብዛት በማስገባት ለክቡራን ደንበኞቹ ማቅረቡን ሲገልጽ በደስታ ነው። እነዚህን የውሃ ማጣሪያ ፊልተር በሁሉም የሽያጭ ማዕከሎቻችን ያገኛሉ። ክቡራን ደንበኞቻችን፣ እባክዎን ከስድስት ወር በላይ የተገለገሉባቸውን የውሃ ማጣሪያ ፊልተር በአዲስ እንዲቀይሯቸው እንመክራለን። ለተጨማሪ መረጃ በ0911-210706 አሊያም 07 ይደውሉ። ዋሪት ዝ
9: ሰማይ ምድሩ ሲጠራ አረንጓዴ ለብሶ ተስፋን ሲያለመልም በየመስኩ አደይ ሲፈነዳ መኖር ነገን ያስናፍቃል። አዲስ ተስፋን ብሩህ ነገን ከወዲሁ ያስመኛል። ታዲያ ዛሬም ከእርሶ ጋር ባብሮነት እየሰራ ነገን የተሻለና አስተማማኝ ለማድረግ የዘወትር አጋሮ የሆነው ብሔራዊ የኢትዮጵያ ኢንሹራንስ ኩባንያ አክሲዮን ማህበር ናይስ እንኳን ከዘመን ዘመን በሰላምና ጤና አሸጋገሮት እያልን ኩባንያችን ከዘርፈ ብዙ የኢንሹራንስ አማራጮችና ከላቀ አገልግሎት ጋር ለንብረቶ ለህጋዊ ኃላፊነቱ ዋስ በመሆን እርሶን ለማገልገል ከመቼውም ጊዜ በበለጠ ራሱን አደራጅቶና በቴክኖሎጂ አራቆ የእርሶን መምጣት በጉጉት ይጠባበቃል። ለማንኛውም የኢንሹራንስ ፍላጎቶ ናይስ ይሁን ምርጫው። ስናገለግሎ ደስ ይለናል። መልካም አዲስ ዓመት። ጤና፣ በረከት፣ ሀብትና ንብረት ያድለልን። ብሔራዊ የኢትዮጵያ ኢንሹራንስ ኩባንያ አክሲዮን ማህበር ናይስ።
10: ቶን ወደ ዘመናዊነት አንድ እርምጃ ያሻገረ
11: ደማቋን መርካቶ የውበት አክሊል ያጎናጸፈ
10: ሰፊ የገበያ አማራጮችን ይዞ ቀረበ።
11: ተወዳጅ ተመራጭ ድንቅ የገበያ ማዕከል ሶበላን የገበያ ማዕከል።
10: አሁን እርሱና ቤተሰቡ በገበያ ማዕከላችን ተገኝተዋል።
11: ባዩት ላይ ሁሉ ተስበዋል፣ ተማርከዋል። አሁን ግብይቱ ደምቅመቅ ብሏል። ዘመናዊ የሴቶች አልባሳት፣ የተዋቡ የአገር ባህል ልብሶች፣
10: የሞባይል ሱቆችና ጠጋኝ ባለሙያዎች፣ ውበትና ጥንካሬን ያጣመሩ የወለል ንጣፎች፣
11: የቤቱን ጓዳ ሙሉ የሚያደርጉ የሸቀጣሸቀጥ ሱቆችና አከፋፋዮች፣ የቤትና የወጥ ቤት እቃዎች፣
10: ሁሉንም በሶበላን የገበያ ማዕከል። ባንኮች፣ ኢንሹራንሶች፣ ማተሚያ ቤቶች፣ የሂሳብና የሕግ ባለሙያዎች፣ ጉዳይ ገዳይ የሆኑ የትራንዚትና የኤጀንሲ ቢሮዎች። ቆይ የተረሳ አንድ ጉዳይ ላቀብሎት።
11: ባለአምስት ኮከብ ሆቴል የገቡ እስኪመስሎ ድረስ በዘመናዊ ካፌና ሬስቶራንታችን አስደሳች ጊዜን ያሳልፉ። በቂ የመኪና ማቆሚያ ከአስተማማኝ ጥበቃ ጋር፣
10: 24 ሰዓት ጄኔሬተር ከካሜራ ጥበቃ ጋር። መርካቶ ምዕራብ ሆቴል፣ ኢትዮጵያ ንግድ ባንክ አዲስ ከተማ ቅርንጫፍ ጎን ያገኙናል።
11: ስልክ 0112758781 ወይም 0118299898 ይደውሉ። ሶበላን
10: ሶበላን የገበያ ማዕከል።
12: እንቁጣጣሽ አደይ አበባው በየመስኩ ፈክቷል። አዲሱ ዓመትም ብሩህ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ ዓመት የፋይናንስ ግቦን ለማሳካት፣ ንግዶን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያለሙ። ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን ዓመት በስኬት ጀምሮ። ንስር ማይክሮፋይናንስ የሁላችንም ሀብት። ለመላው ኢትዮጵያውያን መልካም አዲስ ዓመት።

በመጪው አዲስ አመት በህይወታችን የምንቀይረው የቀን መቁጠሪያችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል። ቤትም እንደዛው አዲሱን አመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በማል አዲስ አበባ፣ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን አመት በአዲስ ምዕራፍ የሚጀምሩበት 9896 ላይ ደውሉ። ሜትሮፖሊታን ሪል ስቴት መልካም አዲስ አመት በጥራት የተገነባ

0: ፔን ቡና ፔን ነገን ጻፉ።
1: የጋለስምትና የወርቃማ ኃይል ምሽት It's your fight night. የሀገራችን ታላላቅና ምርጥ ተፋላሚዎች ባንድ አሬና ውስጥ የሚጋጠሙበት የሚያሞቅ ታላቅ የፋይት ናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጭ ኦን ከአሪፍቴ አሁኑኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ። መስከረም 9 ቲኬቶን አሁኑኑ በአሪፍቴ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። It's your fight night. The convention center. ብቸኛ የሚዲያ አጋር EBS Television.

0: የሳምንቱ አጋማሽ ሮብ ላይ ደርሰናል። ድግስ አጠናቀና አየር ላይ ውለናል። የለም የጎደለ ከእንግዲህ ወዲያ ማጅስ ራይፍ ታጆሮም ሪዞርት ይስማ። ረሃብ አይኑ ይጥፋ ከነ ቤተሰቡ። የሪዞርቱ ማዕድ ግቡና ክበቡ። ጥቅል ጎመን፣ ካሮት፣ የቻይና ሩዝ አለ ወይም ባለስጎ ሮቤርቶ በቀለ። የሪዞርቱ ግብዣ ከመይን ጠዕሙ። ንስማ ስትሉ ድጉሙ ድጉሙ። ማድመጥ ብቻ ሳይሆን ከእኛ ጋርም አውጉ። በስልክ አሎ በሉ፣ በፌስቡክ ላይክ አርጉ። የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞ ፕሮግራም ላይ ትገኛላችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ አብሯችሁ ቆይታ እያደረገ ነው። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉርስ ማኒፋክቸሪንግ ይመረታል። በ15 ደቂቃ ውስጥ ይደርሳል። በጾም በፍስክም ይበላል። ዋዜማ ኮንሰርት፣ የከተማችን ልዩ የአዲስ ዓመት መቀበያ ድግስ ዋዜማ ኮንሰርት። ሶስት የሙዚቃ ፈርጦችን ሮፍናን፣ ዮሐንና ማስተዋልና ጣምሮ ሐሙስ ጳጉሜ 5 በአዲስ ኢንተርናሽናል ኮንቬንሽን ይገኛል። ታዲያ የቲኬት ዋጋው አንደኛ ዙር 800፣ ሁለተኛ ዙር 1000፣ ሶስተኛ 1200 ብር፣ ቪአይፒ 3000 ብር። ፈጥኖ በቴሌ ብር ይግዙ ይላል ዋዜማ ኮንሰርት። ህብረት ኢንሹራንስ ጠንካራና አስተማማኝ የፋይናንስ አቅም የገነባ በመሆኑ በታላላቅ አገር በቀልና ዓለም አቀፍ ድርጅቶችና ደንበኞች ተመራጭ የሆነ አስተማማኝ የኢንሹራንስ ኩባንያ ነው። አያት ሪል ስቴት በአዲሱ የካሳንቺስ አያት መንደር ኑሮ እንዲጀምሩ በ15% ቅድሚያ ክፍያ በማስታወቂያ ዋጋ ለሽያጭ አቅርቧል። አያት ዞሮ መግቢያ ዞሮ መግቢያዬ ኢትዮ ቴሌኮም። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው በመጠቀም ህይወቶን ያቅልሉ ይላል ኢትዮ ቴሌኮም። ኖቤራ ኑቢራ የህክምና ማዕከል ሀያት ኖር ልስቴት አጠገብ በመንታ ጂ ፕላስ ፎር ህንፃ ላይ ይገኛል። ከአርባ በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞችን ይዞ ይጠብቃቸዋል። በ0921812121 ኑቢራ የህክምና ማዕከል መድረስ ይቻላል። ቤቲ ማኛ ቆሎ ከዘመድ ከጓደኛዋ ጋር እየተጫወቱ ቤቲ ማኛ ቆሎን በማል ያስቀምጡ። ጦር ኃይሎች ሙሉ ወንጌል ይገኛል። በ0913505349 ቤቲ ማኛ ቆሎ አብሯችሁ ነው። ኪሊዮፓትራ ሳሙና፣ ኪሊዮፓትራ ሳሙና ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና ለጠቢባን ንጽህና ውበት፣ ውበትም ንጽህና ነው ይላል ኪሊዮፓትራ ሳሙና። የአዲስ ዓመት ኮንሰርት በሸራተን አዲስ። በዚህ ኮንሰርት ታላቁ የሂፕሆፕ አርቲስት ቲአይ ካሴራ ወቀ ጋር በአንድ መድረክ ይገናኛሉ። ቲኬቶች በዳሽን ሱፐር አፕ እና በሸራተን አዲስ ሎቢ ላይ ያገኛሉ። የመግቢያ ዋጋ 25000 ብር ካልተገደበ የምግብና የመጠጥ ግብዣ ጋር። የቲኬት ዋጋ 25000 ብር። የአዲስ ዓመት ኮንሰርት በሸራተን ሴንቸሪ ፕሮሞሽንና ኢቨንት ለ35ኛ ጊዜ ከነሐሴ 15 ከጳጉሜ 5 ለአንድ ቀናት በመስቀል አደባባይና ኤግዚቢሽን ማዕከል እየተከናወነ ይገኛል። ብቅ ማለት ይቻላል። ኒው ፍላወር ፎም፣ ኒው ፍላወር ፎም፣ ኒው ፍላወር ቪአይፒ ቪክተሪና ኤክስትራ ቦንድድ ፎም ምርቶች ለምቾቶ፣ ለጤናው፣ ለደስታው፣ ለረፍቶ ውብ ስጦታዎች ናቸው። የኒው ፍላወር ምርቶች ለመጅሊስና ሶፋ ምርቶች ተወዳጅ አማራጮች ናቸው። ኒው ፍላወር ፎም ይደውሉ። 0975111010 0303011722 ኒው ፍላወር ፎም ያደርሳቸዋል። ኮምፎርት ቅንጡ መዓዛ ልብሳችሁ እንደ ምርጫችሁ በየትኛውም የልብስ ሳሙና ካጠባችሁ በኋላ በኮምፎርት የልብስ ማለስለሻ ለቅለቅ አድርጉት። በቃ ልስላሴ ከግሩም መዓዛ ጋር እቅፍ አድርጓችሁ ምቹ ቀን ታሳልፋላችሁ። ኮምፎርት ቅንጡ መዓዛ ለ100 ሰዓታት። ጊዮን ጋዝም አብሯችሁ ነው። የጊዮን ጋዝ ኦሪጂናል ሲሊንደር መለያው ከመሞላታቸው በፊት የደህንነት ፍተሻ ይደረግላቸዋል። ሲሊንደሮቹ ከተሞሉ በኋላ በቢጫ ቀለም ካፕ እንዲታሸጉ ይደረጋል። ጊዮን ጋዝ ይሰኛል። ፋንታ እንቁጣጣሽ ኮንሰርት፣ ፋንታ እንቁጣጣሽ ኮንሰርት። ኤፍሬም ታምሩ፣ ጎሳዬ ተስፋዬና ልዑል ሲሳይ በአንድ መድረክ ላይ ጳጉሜ 5 2018 በዋዜማው ከምሽቱ 12 ጀምሮ በጊዮን ሆቴል ምሽቱ ይደምቃል። የመግቢያ ዋጋ ቅድሚያ ለገዛ 800፣ ሁለተኛ ዙር 1000 ብር። 1500 ቪአይፒ 2500 ቪቪአይፒ ጥሬ ስጋና ጥብስ ሙሉ ሌሊቱን 8000 ብር። ለበለጠ መረጃ በ0936070761 አዘጋጅ ሜራ ኢቨንት ነው። በነገራችን ላይ ሜራ ኢቨንት ለ10 የመሴ ሪዞርት ቤተሰቦች ለ10 የኤፍሬም የጎሳዬ እንደዚሁም የሉል ሲሳይ አድናቂዎች ትኬት ልኮልናል። 10 ትኬት ቶሎ ቶሎ እንስጥና ሰዓቱም ሳይደርስ ፈለክሽ መስጠት አንድ ከፈለሽ ራንደምሊ አንድ ፒክ ወይ ሁለቱን
1: ከዩቲዩብ ላይ የመላሽ ያገኘንባቸው አሉ ስልክ ቁጥር አለ
0: አለ ስለዚህ እንሰጣለን ያይልኝ ፋንታን ቁጣጣሽ ኮንሰርት 10 ሰው የኔ ፍሬምን የነጎሳይን ኮንሰርት ላንድማርክ አጠቃላይ ሆስፒታል ከ18 ዓመት በላይ ህብረተሰቡን በማገልገል በሀገራችን የጤና ዘርፍ ላይ ከፍተኛ አስተዋጽኦ እያደረገ ይገኛል። ሆስፒታላችን የህክምና ጥራት ደህንነትና ታካሚ ተኮር እንክብካቤን ቀዳሚ ትኩረቱ በማድረግ አስተማማኝ የጤና ጋር ሆኖ ቆይቷል። ለበለጠ መረጃ ላንድማርክ ብላችሁ በ0115-5254-63 ላይ ታገኛላችሁ ወይም ከሜክሲኮ ደቄራ በሚወስደው መንገድ ከገነት ሆቴል ከፍ

0: ጉዳይ ነው። ከዛ ወጪ ደግሞ አሰልጣኙ ሃንስ ዲተር ፍሊክ መሆናቸው ደግሞ መርሳት የለብንም። የተረጋጋ ቡድን መገንባት ይችላል መሰለኝ።
1: በትክክል ያው አሰልጣኞች አሁን ላይ ተቀይሯል ቅርጽ በያስባሉ። የበለጠ ኮች ይባል ነበር ድሮም ማናጀር ተብሎ ነው የሚመጣው። የበለጠ ፍሊክ ደግሞ ለዛ ቦታ እየቀረበ ያለ ሰው ይመስለኛል። ለላለፉት አመታት ምናልባት በዘውውሩ ላይ በተለይ በዚህኛው ክረምት በጣም የሱ ኦልሞስት የጨዋታ አቅድ ያላቸውን አይነት ተጫዋቾች ነው በተለይ ደግሞ ፍሮንት ላይ ያስፈረመው። ከሪም አዴየሚ እና አንቶኒ ጎርደን ሲመጡ ለምን ፐርፐዝ እንደመጡ ኦልሞስት ያላቸውን ስታተስ አይተ መረዳት የምትችል ይመስለኛል። የበለጠ ፈጣን ተጫዋቾች ትኩረት ሰጥቶ የሚጫወተው ፕሬሲንግ ላይ መሆኑ በካውንተር አታክ ላይ አደጋዎችን መፍጠር እንደሚችሉ አምኖ ስለሚያመጣቸው ስማቸው ፕሮፋይላቸው ያን ያህል የገነነ እንኳን ባይሆን ለጨዋታ አቅዱ ተስማሚ ነው ብሎ ካሰበ ያመጣል። ያንን ደግሞ እንደተገበሩለት በደንብ አይተናል ብዬ አስባለሁ። አንቶኒ ጎርደንን ኦልሞስት ዝውውሩን 24 ሰዓት ባልሞላ ጊዜ ውስጥ ነው ሲያጠናቅቁ የሰማ ነው። ካሪም አዴየሚ እኔ ኦልሞስት 30-40 ደቂቃ አካባቢ ዜናዎች አይቼ ስመለስ ነው በአንድ ጊዜ ዝውውር ሄድዊጎ የተባለው።
0: እውነት ነው
1: የበለጠ የእሱ የጨዋታ አቅድ ያላቸው አይነት እንግዲህ ተጫዋቾች ናቸው ማለት ይቻላል ሁለቱም። ከዛ ደግሞ በአካዳሚ ምናልባት በዚህኛው ካስገረሙን ተጫዋቾች መካከል ያው በየአመቱ ለማሲያ አዳዲስ ተጫዋቾችን ያሳየናል። ጃቬ ስፓርት በዚህኛው ምናልባት የውድድር አመት ትልቅ ተስፋ የሚጣልበት አይነት ተጫዋች እንደሆነ አጀማመሩ ያሳያል። የፍሊክ ኳሊቲ አንድ ተጫዋች ምናልባት አቋሙ ሊወርድ ይችላል፣ አቋሙን በደንብ ወደ ነበረበት የማምጣት ኃላፊነቶችን ሲወጣ በራፊኒያ አይተናል። ራፊኒያ ከባርሴሎና ይወጣል ተብሎ የሚጠበቅ አይነት ተጫዋች ነበር። አሁን ላይ ግን በቦታው ምናልባት ከሱ የሚበልጥ ሶስት ተጫዋች ላይጠራ ይችላል። ከዛም በኋላ ሌሎቹንም መመልከት ይቻላል። ደግሞ ሌሎች ወጣት ተጫዋቾችንም እያሳደገ የበለጠ እንዲጎለብቱ ማድረግ የሚያስችል አይነት ኳሊቲ ያለው ለእኔ የዚህኛው የባርሴሎና ቡድን ምናልባት ቁልፉ ሰው ከማንም የበለጠ ሃንስ ዲተር ፍሊክ ነው ብዬ አስባለሁ።
2: በጣም መሳይ። ሌላው እኔ ራፊኒያን ስታነሳ በጣም የሚገርመኝ ነገር ሙሌ በተለይ በችሎታው ብቻ አይደለም ራፊኒያን ባህሪውንም ያረቁበት ነገር ፍሊክን በጣም ልናደንቃቸው ይገባል። እና በዚህ ዘመን ላይ በዘመናዊ እግር ኳስ ላይ እንዳያልን እንዳለ ነው አሰልጣኞች ትልቅ ስራ እየሰሩ ነው። ማኔጀርም ሲባሉ ነው ደግሞ አይደለ በደንብ ስራቸውን ፈታ ብለው የሚሰሩትም የተለያየ ነገር የሚያሳዩት። እና ባርሴሎና ቤት እንዳልከው እኔ በተለይ የዘንድሮ ባርሴሎና አጀማመሩ አስፈሪ ነው። አጀማመሩ ብቻ ሳይሆንም የተዋቀረበት ነገር በስንት ጎል ነው ተጋጣሚውን የሚያሸንፈው ብለህ ልትገምት የሚያደርግ ድረስ እየደረሰ ነው። እና እስቲ እንደው መጨረሻውን አብረን ነው የምናየው ነው።
0: አዎ፣ ግን ባርሳን ካነሳን ምናልባት ወደ አንተ ጉዳይ እንመለሳለን። ግን የፌርሚን ሎፔዝ ጉዳይ በደንብ መነሳት ያለበት ይመስለኛል። በባርሴሎና ኮከቦች መብዛታቸው ስለ ፌርሚን ብዙ እንዳይወራ አድርጎ ሊሆን ይችላል። ተጫዋቹ እንደውም እነ ካርሎስ ፑዮል እነ ጄሚ ካራገር ሀሳቦችን ሰጥተዋል። ከምንም በላይ የፌርሚን ሎፔዝ ሚና የፐርፎርማንስ ጉዳይ ትኩረትን የሚስብ ሊነገርለት የሚገባ ጉዳይ ነው። አዎ ባርሴሎና የኮከቦች መዳረሻ እንደሆነ ግልጽ ነው። ግን ፌርሚን ሎፔዝ በባርሴሎና ክለብ ውስጥ በተለይ በዚህ ውድድር ዓመት በእርግጥ ከዚህም በፊት ብዙ ነገሮች ያሉት ኳሊቲ ያለው ተጫዋች ነው። በቼልሲ ለምን እንደተፈለገ በደንብ ያሳየ ፐርፎርማንስን በባርሴሎና እያሳየ ይገኛል። በእርግጥ የባርሴሎና የጎል ምንጮቹ አሁን ከዛም ከዚህም ይመስላል ሮድሪን ጎል አስቆጣሪ ነው። ራፊና፣ ላሚን ያማል፣ ዳኒ ኦልሞ አይነት ተጫዋቾች አሉ። ከዚህ ላይ መጨመር ያለብን ደግሞ ፌርሚን ሎፔዝን ነው። ምክንያቱም የፌርሚን ሎፔዝ ኳሊቲ እዚህ ቦታ ነው ብለህ የምትገድበው አይደለም። ለሃንስ ዲተር ፍሊክ የጨዋታ እቅድ በጣም ምቹ የሆነ ጥራት ያለው ከኳስ ጋር ምቾት የሚሰማው ብዙ ልታይ የማይል ሜዳ ላይ ብቻ ግን ስራዎችን የሚሰራ ተጫዋች ነው። ካርሎስ ፒዮል የሰጠው አስተያየት የበለጠ የሚያስማማ ይመስለኛል።
1: 2025-26 ኦልሞስት ሲዝን ከጀመረ እስካሁን ድረስ ፌርሚን ሎፔዝ 37 የጎል ተሳትፎ አለው። አይ ቲንክ ቶታሊ እጅግ በጣም አስገራሚ ቁጥር ነው ያለው። ምናልባት በዚህ ሰዓት ላይ ምርጥ ሶስት ሴንተራል አታኪንግ ሚድፊልደር ብንጠራ ፌርሚን ሎፔዝ የማይገባበት ምንም ምክንያት አይታየኝም። በቁጥሮች ደረጃ ምናልባት ብሩኖ ፈርናንዴዝ ነው ሊበልጠው የሚችለው ባሳለፍነው የውድድር ዓመት በዛ ቦታ እየተጫወተ እጅግ በጣም ድንቅ ታታሪነት አለው። የበለጠ የሃንስ ዲተር ፍሊክ የጨዋታ ስታይል 90 ደቂቃ ፕረስ የሚያደርግ አይነት ተጫዋችን ይፈልጋል። ፌርሚን ሎፔዝ ደግሞ ያንን የሚያሟላ አይነት ተጫዋች ነው። በዚህኛው ደግሞ ምናልባት ሙሌ አንድ ሀሳብ ብዙዎቻችን ማንሳት ያለብን ይመስለኛል። የፌርሚን ሎፔዝ የበለጠ የጎል አስተዋጽኦች እየበዙ ያለ ይመስለኛል። ይሄኛው ሲዝን ከጀመረ ጀምሮ
0: ሚስተር አሲስት እያሉት
1: በአጠቃላይ 17 ጎሎችን አስቆጥሯል ባርሳም በላሊጋው ግን የዘጠኝ ቁጥር ቦታ ላይ የሚጫወት ፒውር ነምበር 9 አለመኖር የበለጠ ለዊንገሮችና ለአጥቂ አማካኞች የጎል አስተዋጽኦአቸውን ከፍ እንዲያደርጉ ይፈቅድላቸዋል። ለምሳሌ አክል ራፊኒያ ሐሰተኛ 9 ቁጥር ሆኖ ይገባል እንጂ ፒውር ነምበር 9 የሚባል አይነት ቦታ ያለው ተጫዋች አይደለም። ስለዚህ እንደ አይነት ተጫዋቾች የበለጠ ስፔስን

0: ከጀርባ ለሚጫወቱ ተጫዋቾች እንዲሁም ዊንግ ላይ ለሚገኙ ተጫዋቾች ይፈጥሩላቸዋል። አሁን በባርሴሎና ቤት ካየ ሁሉ ነገር ተመጣጣኝ ነው። እያንዳንዳቸው ጎል አስቆጥሯል። እርግጥ ነው ራፊኒያ ነው 6 ጎል ያስቆጠረው፣ ግን ነላሚንም ብጠራ 4 ጎል፣ ፌርሚኑም አይ ቲንክ 4 ጎል አለው። እያንዳንዳቸው ብዙ ጎሎችን እያስቆጠሩ አሲስቶች፣ የጎል ተሳትፎች አሏቸው። ይህንን ደግሞ በፓሪስ ሴንት ጀርሜን ሉዊስ ኤንሪኬ ማሳይቶናል። 9 ቁጥር አለመኖር የበለጠ የሌሎች ቦታዎች ተጫዋቾችን ጎል እንዲያስቆጥሩ ይፈቅድላቸዋል።
1: እውነት ነው፣ እውነት ነው። ወደ ተርላ ጉዳይ እናልፋለን። እዚህ እሱም ርዕስ አለ፣ ስለ ፌኖርድ ሀሳቦች ያነሳለን፣ ከዛ ወደ ጨዋታው እንመለሳለን።
2: በጣም አመሰግናለሁ ሙሌ። ከዛ በፊት ግን የክብር አጋራችን አፍሪ ሄርባል ዛሬ ለአድማጭ ተመልካቾቻችን ሽልማት አለው።
1: እሺ፣
2: ወደ ኋላ ቆየት ብለን ጥያቄ እንጠይቃለን። ሆፕ ኢንተርፕራይዝንም የሚመለከት ጥያቄ እንጠይቃለን። የአፍሪ ሄርባል ግን ለሶስት አድማጮቻችን የአፍሪ ሄርባል ፓኬጅ ሽልማት አለን። ሽልማቱ እንደሚቀጥልም አቶ ሀብቴ ነግሮናል። ትልቅ የስራ ሰው ነው አቶ ሀብቴ፣ በቅርበን አይተነዋል እና ትልቅ የስራ ሰው ነው አቶ ሀብቴ። አብሮን ሊሰራም ስለወሰነ እናመሰግናለን። እስቲ ማርኬቲንጉን ባለሙያ ወጣቱን ባለሙያ ደግሞ አቤልን ፈለግ እናደርገውና እረፍት ሰዓት ላይ ካገኘን እናወረዋለን። ስለዚህ አማራ ባንክ ብራችሁን ቆጥቡ፣ በአፍሪ ሄርባል ውበታችሁን ጠብቁ፣ ሆፕ ኢንተርፕራይዝ ደግሞ ተመዝግባችሁ ዲግሪያችሁን፣ ዲፕሎማችሁን፣ ማስተርሳችሁን ጫኑ እንላለን።
1: እውነት ነው።
2: እናመሰግናለን። ሙሌ እስቲ ስለ ትንሽ እናውራ፣ ሰዓታችን እስኪ ደርስ ድረስ ስለ ፌርኖርዶች እናውራ። በ1970 በሻምፒየንስ ሊግ የፍጻሜ ጨዋታ ላይ ሴልቲኮችን ሙሌ 2-1 በማሸነፍ ለመጀመሪያ ጊዜ ዋንጫውን በማንሳት የመጀመሪያው የኔዘርላንድ ክለብ ወይም የኔዘርላንድ ሀገር ክለብ ለመሆን ችለዋል። ከፌርኖርዶች በተጨማሪ አያክስ፣ ፒኤስቪ በአውሮፓ የሻምፒየንስ ሊግ ውድድር ላይ በስፋት ስማቸው ይነሳል። ስኬታማም ጊዜም በወቅቱ አሳልፈዋል ማለት እንችላለን። ከ1970ዎቹ ጀምሮ እነዚህ ክለቦች ትልቅ ስምና ዝና ነበራቸው። ነገር ግን ሙሌ መስ ሁሉም ነገር በነበረበት ቀርቷል ማለት እንችላለን። በዚህ ጊዜ እነዚህ ክለቦች በዚህ ሰዓት ላይ ከተሳትፎ ውጪ ርቀት ሊጓዙ አልቻሉም እና ምንድን ነው ምክንያቶቹ ብለን ካልን ግን ካለን ሰዓት አንጻር 1-2-3 ብለን መጥቀስ እንችላለን ሙሌ። አንደኛው የመጀመሪያው ምክንያት ሊሆን የሚችለው የሊግ ልዩነት ይመስለኛል። የኔዘርላንድ ኤር ዲቪዜው ከፕሪሚየር ሊግ ወይም ደግሞ ከላሊጋ አንጻር የቴሌቪዥን ስርጭት የለውም። ያ ደግሞ ክለቦቹ በገንዘብ እንዳይጠቀሙ አድርጓቸዋል። አንደኛው ምክንያት ይሄ ነው ሊሆን የሚችለው። ሌላው ሁለተኛው ተሰጥኦ ያላቸው ተጫዋቾች ከሊጉ መውጣት ነው ይታያሉ። ገና በወጣትነታቸው ተሰጥኦ እንዳላቸው ይታያሉ። ከዛ በኋላ ግን አውሮፓ ላይ ያሉ ክለቦች ይሻሟቸዋል። ያ አንዱ ምክንያት ነው።
1: ማቲያስ ዴሊት በአያክስ የነበረበት ፐርፎርማንስ በጣም ይታወቃል። አያክስ ላይም፣ ፌኖርድ ላይም፣ ፒኤስቪ አይንድሆቨን ላይም በጣም ወጣት ተጫዋቾች ነበሩ። ኖኒ ማድዌኬ አሁን የአርሰናል ተጫዋች በኤር ዲቪዚ በጣም ኮከብ ተጫዋች ነበር ለሊጉ ማለት ነው። አሁን በአርሰናል ያለውን ፐርፎርማንስ ሳይሆን በኤር ዲቪዚ እያለ ግን በጣም ጥሩ ተጫዋች ነበር። ማቲያስ ዴሊትን በደንብ ማንሳት እንችላለን። የኤር ዲቪዚው በራሱ ክለቦቹ ኮከቦችን ማውጣት ይችላሉ፣ አካዳሚዎቻቸውን በደንብ መጠቀም የሚችሉ ናቸው። ኔዘርላንድ ራሱ እንደ ሀገርም የእግር ኳስ መገኛ ብለው ከሚጠቅሷቸው ሀገሮች መካከል አንደኛዋ ኔዘርላንድስ ነች።
2: በጣም ትክክል ነው ያነሳው ሙሌ። ስለዚህ አንዱ ምክንያት እሱ ነው ሊሆን የሚችለው። ሶስተኛው ደግሞ ብዙ ሰዎች የሚያነሱት የአሰልጣኞች ላይ የሚታይ የሀሳብ ማጠር ብለው ያነሳሉ። እንዴት ይገለጻል ካልን ደግሞ ሙሌ በአውሮፓ መድረክ ላይ ከተሳትፎ ውጪ ተለቅ ያለ ነገር አለማሰብ ገብቷል። እዚህ ከተሳተፍን በቂ ነው ብሎ የማሰብ አንዳንድ አሰልጣኞች እንደውም አንዳንድ ሰዎች እንደሚናገሩት የጨዋታ እቅዳቸው ተመሳሳይነትና የኔዘርላንድን ባህል ከባህል የወጣ አጨዋወት ነው የሚከተሉት ብለው የሚሉ አንዳንድ ሰዎች አሉ፣ ይህንን ሀሳብ የሚያነሱ እና እነዚህ በጥቂቱ የገለጽናቸው ምክንያቶች የኔዘርላንድን ክለቦች ወደ በአውሮፓ መድረክ ላይ ጎልተው እንዳይወጡ አድርገዋቸዋል ብዬ አስባለሁኝ። ግን ወደ ፌርኖርድ ጉዳያችን ስንመለስ ለምሳሌ ዴርክ ሃይትን የመሰለ ተጫዋች እኮ የወጣበት ክለብ ነው።
1: የዴርክ ሃይትን ጉዳይ ሳነሳ የሊቨርፑል ደጋፊዎች ነቃ ነቃ እንደሚሉ አስባለሁ። በሊቨርፑል የነበረው ፐርፎርማንስ ይታወቃል። ዴርክ ሃይት በጣም ታታሪ፣ አይደክሜ። በዩናይትድ ፓርክ ጄሱንግ እንዲህ አይነት ስያሜዎች ነበሩት። በጣም ታታሪ ተጫዋች ከመሆኑ ጋር ተያይዙ በሊቨርፑልም የደርክ ካይት ፐርፎርማንስ ላለፉት አመታት በቆየባቸው ግዚያት ማለት ነው በጣም ድንቅ የሚባል በጣም ታታሪ ጎል አስቆጣሪ 90 ደቂቃ የሚሮጥ ተጫዋች ነበር ደርክ ካይት
2: በጣም ትክክል ነው ባሰልጣኝነትስ ካነሳን ቫን ማር ዊክ አርነ ስሎት ራሳቸው ባሰልጣኝነት እዚህ ቤት የሰሩ ናቸው ሌላውስ ደግሞ እናንሳ ከተባለ እኮ ሙሌ በአርሰናልም በማንቸስተር ዩናይትድም ቤት ምናቀው ሮቨን ቫን ፈርሲ የዚህ ክለብ ተጫዋች ነበር ከዛስ በኋላ ደግሞ የተሳካ ጊዜ ባይሆንም ለአንድ አመት እኮ አሰልጥኗል አርነ ክለቡ
1: አው ሁሉም ተጫዋች ማሰልጠን አይችልም አደለ አንደኛው መነሻው የሮቨን ቫን ፐርሲ ጉዳይ መስለኛል በእንግሊዝ ፕሪሚየር ሊግ ሮቨን ቫን ፐርሲን ላለፉት አመታት በደንብ ተመልክተናል እግር ኳስን በቃኝ ካለበት ጊዜ በኋላ ኮርስ ወስዷል የሰልጣኝነት ስልጠና ከዛ በኋላ ፌኖርድን የሚያዝ እድል ነበረው ግን አልተሳካለትም የራሱ የሮቨን ቫን ፐርሲ ልጅም
0: ሻኪል ቫን ፐርሲ ዘው በፌኖርድ ቤት በነገራችን ላይ የሚጫወት ተጫዋች ነው በዛሬው የፌኖርድ ስብስብ ውስጥም በነገራችን ላይ አለ ተጠባባቂ ሆኖ ነው የሚጀምረው ሻኪል ቫን ፐርሲ
1: እውነት ነው ግን የቫን ፐርሲ ጉዳይ ከክለብ አመራሮች ጋር አልተስማማም ተርላና መሰንዲው ማርማጮች በዛ ምክንያት ነው ተሰናበተውና በተጫዋችነት ዘመን ፐርፎርማንስ ላደረክ ኮኮብ ስለሆንክ አሰልጣኝ መሆን የሚቻል አይደለም እነ ጆዜ ሞሪኖ ብዙም ሳይጫወት ኮኮብ ነው አልክ
2: ትክክል አዎ ብዙዎቹም ልክ ነህ በምን ያው ነው በእግር ኳስ ላይ ምን ያው ነው ይሄ ነገር ፌርናንዶዎች በተለይ በዚህ ወቅት ላይ ሙሌ በፋይናንሻል ጉዳይ ላይ እጅጉን እየተንገዳገዱ ነው ያሉት በዛም ላይ ሆኖ ግን እንደምናየው ነው በሻምፒየንስ ሊጉ ላይ ቢያንስ ተሳታፊዎች ናቸው ኔዘርላንድ እውነትን እንነጋገር ከተባለ ሙሌ የእግር ኳስ ሀገር ናት ለማንም ሰው አይከደውም ቶታል ፉትቦልም ማንሳት እንችላለን
1: ሁዋን ክራይፍ ከኔዘርላንድ ተነስቶ በባርሴሎና ቤት ውስጥ የሰራውን ድንቅ ስራ እናቃለን በርካታ አሰልጣኞች እሱ ማርሴሎ ቤልሳ ስትል አለኩ አይደለ የማርሴሎ ቤልሳን የጨዋታ አቅድ የሚተገብሩ አሰልጣኞች ተፈጥረዋል እሳቸው ግን ያሰለጠኗቸው ክለቦች ደግሞ በጣም ጥቂት ናቸው በትልቅ ደረጃም አይደለም እውነት ለመናገር ሊድስ ዩናይትድ ትላለ ከዛ የአርጀንቲና ብሔራዊ ቡድን ምናምን ብለን የምጠራውና ልክ ቤልሳ እንደምንለው የዘመናዊ እግር ኳስ መነሻ አንዱ ሁዋን ክራይፍ ነው ምን ጥያቄ አለ
2: ትክክል ትክክል ያን ደግሞ በትክክል የምታየው እኮ እስከ ባርሴሎና ድረስ የዘለቀ እነ ጋርዲዮላን እስከ ማፍራት የደረሰ ጽንሰ ሐሳብ ነው አይደል የሱ ሐሳብ እና
1: ጆዜ ሞሪኒዮ የባርሴሎና አሰልጣኝ ለመሆን ነበር ፍላጎታቸው በባርሳ ያሉ ግን 28 አው በጣም ፍላጎት ነበራቸው ባርሳን የሚያዝ ነገር ግን እነ ሁዋን ክራይፍ እና የቀድሞ የክለብ አመራሮች የጋርዲዮላ የጨዋታ ቅድን የበለጠ ስለማረካቸው በላማስ የሰራቸው ነገሮች ተኩረት ስለሚሰጡ
0: ሁዋን ክራይፍ ነበር
1: ሁዋን ክራይፍ ያ
0: የመጨረሻ ምርጫው ላፖርታ የሰጠው ሁዋን ክራይፍ ነበር ሁዋን ክራይፍ ደግሞ የበለጠ ከባርሴሎና ጋር የሚሄደውን አጫውት በፔፕ ጋርዲዮላ ስር ያገኛሉ ብሎ በማሰብ ነው እንግዲህ ምርጫውን ፔፕ ጋርዲዮላ ሊያረጋግ ይችላል
1: አዎ ግን እሱ ክራይፍ የፈጠረው የግር ኳስ ተጽዕኖ አሁንም በደም የሚታይ ነው የኤር ዲቪዚዮ ጉዳይ ግን
0: ብራንቹ ሰፍቷል
1: ሰፍቷል
2: አዎ እንግዲህ ሰዓታችን እየደረሰ ስለሆነ
0: በማለት የክብር አጋሮቻችን መልእክት አድምጠን እንመለስና በቀጥታ ወደ ጨዋታው የምናልፈው ነው የሚሆነው ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ እንዲሁም ደግሞ አማራ ባንክ መልእክቶቻቸውን ወደ እናንተ የሚያደርሱ ይሆናል ተመለሰን ስንመጣ በቀጥታ ወደ ስፖቲፋይ ካምፕ ኑ የምናልፈው ይሆናል አብራችሁን ቆዩ
3: በዚህ ጊዜ ፍጥነት በነገሮች መለዋወጥ እንዲሁም የፍላጎት መጨመር አብዛኞቹ ከጎናችን የሚደግፋቸው ብርቱ አጋጅሻል እርሶ በተሰማሩበት ዘርፍ ይጠነክሩ አማራ ባንክ በልዩና ማራኪ ባንክ አገልግሎቶች ከህልሙ ያደርሱታል እቴጌ የሴቶች የቁጠባ ሂሳብ ፊደል የወጣቶች የቁጠባ ሂሳብ የጎልማሶች የቁጠባ ሂሳብ እንዲሁም ጉምቱ የቁጠባ ሂሳብ ከአማራ ባንክ በልዩነት አማራ ባንክ ከባንክ ባሻገር መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው አምስት የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ደረጃ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓ.ም የትምህርት ዘመንም በተጠናከረው ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምርትና ስልጠና ጥራት ቁጥጥር ባለ ስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጂስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ፖፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ።
4: ሻቱ ቁጥል ተደፊ አፉያ
5: ርማጮቻችን በዚህ ሳል ላይ የምንገኘው ስፖቲፋይ ካምፕኑ ነው። ባርሴሎና ከፌኖርድ የሊግ ፌዝ የመጀመሪያ ጨዋታቸውን ሁለቱም ቡድኖች ዛሬ የሚያደርጉ ይሆናል። አሰላለፋቸውን እንመልከት። ባርሴሎናዎች በ4-3-3 የጨዋታ ፎርሜሽን በግብ ጠባቂነት ዋን ጋርሲያን የሚጠቀሙ ይሆናል። የቀኝ ፉልባክ ኦንጀሉስ ኩንዴ ሲሸፍነው ከግራ ፉልባክ እየተነሳ ያው ካንሴሎ የሚጫወት ይሆናል። ፓኮ ባርሴ ከአንድራስ ክርስቲንሰን ጋር የመሃል ተከላካዮች ሆኖ የሚጫወቱ ይሆናል። ዳኒ ኦልሞ፣ ሮድሪጎ ኤርናንደስ፣ ካስካንቴ እንዲሁም ደግሞ ፔድሪ በአማካኝ ስፍራ ላይ ተጣምረዋል። ላሚን ያማል፣ ራፊኒያ እንዲሁም ደግሞ ካሪም አዴየሚ የመጨረሻ 9 ቁጥር ቦታውን ሸፍነው የሚጫወቱ ተጫዋቾች ናቸው። በፌኖርድ በኩል በነገራችን ላይ ጆቫኒ ቫን ፕሮክስት ከዚህ ቀደም በባርሴሎና ቤት በእግር ኳስ ሕይወቱ ተጫውቷል። ዛሬ ቡድኑን እየመራ ፌኖርድን እየመራ ወደ ስፖቲፋይ ካምፕኑ መጥቷል። 4-3-3ን ይጠቀማል። ኤርነስት በግብ ጠባቂነት ተሰልፏል። ማርሞል የቀድሞ የባርሴሎና ተጫዋች ነው። የቀኝ ፉልባኩን ሪድ የሚሸፍን ይሆናል። የመሃል ተከላካዮች ዋንታምቤ እንዲሁም ደግሞ ጆስቴ ናቸው። የአማካኝ ስፍራ ላይ ቫላንቲ ከቫናውትና ዚሼል ጋር የሚጣመር ይሆናል። ከግራ ክንፍ እየተነሳ ሎፔዝ ይጫወታል። ፌሪ የዘጠኝ ቁጥር ቦታውን ይሸፍናል። የመጨረሻ የአጥቂ ቦታውን ደግሞ የቀኝ ክንፉን አኒስ ሀጂ ሙሳ የሚጫወትበት ይሆናል። አድማጮቻችን አዎ፣ በዛሬ ዕለት በነገራችን ላይ ጨዋታውን በዋና አልቢተርነት የሚመራው ለመጀመሪያ ጊዜ በአውሮፓ መድረክ ውድድርም ባርሴሎናን እንዲሁም ፌኖርድን በስፖቲፋይ ካምፕኑ የሚዳኘው ጀርመናዊ አልቢተር ሴቨን ያብሎንስኪ ነው። በዋና ዳኝነት ቡድኑን ዛሬ ሁለቱንም ይመራል። ኤድዋርድ ቤቲንገር እንዲሁም ኤሪክ ሙለር የመስበር ዳኞች ናቸው። አራተኛ ዳኛ ቶቢያስ ሪቺል ይገኝበታል። ባስቲያን ዳንከርት ቫር አልቢተር ነው። ስኮቲሻዊው ብቸኛ ስኮቲሻዊው የቫር ረዳት ዳኛ ደግሞ አንድሪው ዳላስ እናገኘዋለን። አድማጮቻችን ዛሬ መጀመሪያ የዳኝነት ስራውን የ36 ዓመቱ ቢተር የሚመራ ይሆናል። በኔፓል ለደረሰው አደጋ በነገራችን ላይ በዚህ ሰዓት ላይ የህሊና ጸሎት እየተደረገ ነው። በባርሴሎናም አደገኛ ዝናብ በዚህ ሰዓት ላይ እየጣለ ይገኛል። አድማጮቻችን
1: አዎ፣ የኔፓልን የጎርፍ አደጋ በተመለከተ የእግር ኳስ ተጫዋቾች ድጋፋቸውን እያደረጉ ይገኛሉ። በተለይ ሉዊስ ፊጎ ዛሬ በተሰማ መረጃ ዶኔት አድርጓል። ሊዮኔል አንድሬስ ሜሲ፣ ሌሎችም ተጫዋቾች ይህንን ጉዳት በተመለከተ እርዳታ ማድረግ ችለዋል። ከሴቶች ደግሞ የእግር ኳስ ተጫዋቹ በጣም ብዙ አሉ። ሻኪራን ጨምሮ በድምፃዊነቷም ይህን አስተዋጽኦ አድርጋለች መሳይ።
5: ባርሴሎና ጠቆር ያለ ሰማያዊ ቁምጣ በተለመደው ቀይና ሰማያዊ መለያ ከላይ አጥልቀው ገብተዋል። ሰማያዊ ጠቆር ያለ ሰማያዊ ገንባሌ ማጥልቀው እየተመለከት ናቸው ነው። ከላይ ኦሞ ከለር የቀረበ ፈዘዝ ያለ መለያን አጥልቀዋል። ፌኖርዶች ከስር ነጭ ቁምጣ አጥልቀዋል። ራፊኒያ ዛሬ በአምበልና ቡድኑን ይመራል። የዛሬው አልቢተር ያብሎንስኪ በነገራችን ላይ ከላይ ሎሚ ቀለም የሚባል አይነት መለያን አጥልቀዋል። በጥቁር ቁምጣ በሎሚው ከለር ገንባሌ አጥልቀው ገብተዋል። ጥቁር ጫማን ያደረጉት አልቢተሩ። አዎ ጨዋታውን ባርሴሎና ከግራ ወደ ቀኝ የተነሳ ቀጥላ ፎክስ ትመለከቱት የሚጫወት ይሆናል። ከቀኝ ደግሞ ፌኖርዶች ወደ ግራ እያጠቁ ጨዋታውን የሚቀጥሉ ይሆናል። አሙሌ
1: ከባድ ዝናብ አለ በካምፕኑ መሳይ። ገና ጨዋታው ከመጀመሩ ዳኛው በዝናብ ርሰዋል።
2: ዛሬማ አዲስ አበባ እንደዚህ አይነት ዝናብ ይጣሉ።
5: አዎ በትክክል ጨዋታው ቀጥሏል። አንድሪያስ ክርስቲንሰን የራሱ የሜዳ ክልል ላይ ኳሶ ለመጫወት ጥረት እያደረገ የተመለከትን ነበር የምንገኘው። በግራ መስመር ላይ ያው ካንሴሎ የበለጠ ከካሪም አዴየሚ ጋር እየተገናኘ የሚጫወት ይሆናል።
0: በጣም አደገኛ ዝናብ ነው ያለው። ምናልባት ወደ አሜሪካ አካባቢ ቢሆን ኑሮ ይቋረጥ ነበር። አሜሪካዎች በዓለም ዋንጫው ያሳዩንን እናውቃለን። አድማጮቻችን፣ ጁልስ ኩንዴ በቀይ መስመር ላይ ወደ ኋላ ኳስ መለስ አደረገ ለፓኮ ባርሲ፣ ፓኮ ባርሲ ለአንድሪያስ ክርስተንሰን፣ አንድሪያስ ክርስተንሰን በግራ መስመር ላይ ግሩም የማጥቃት እንቅስቃሴ ለማሳየት ጥረት እያደረጉ እየተመለከት እንገኛለን። የግራ ኮሪደሩን የበለጠ ባርሴሎናዎች ለማጥቃት ይጠቀሙበታል ተብሎ ይጠበቃል። የመጀመሪያው ደቂቃ ላይ ነው ገና የምንገኘው። ከሪ ሜዲየሚ ኳሶ እየገባ ነው። አደገኛ ኳስ። ምናልባት ገና ጨዋታው ከመጀመሩ የመጀመሪያ የማጥቃት እንቅስቃሴ በባርሴሎና በኩል ያው ካንሴሎና ከሪ ሜዲየሚ ተጫዋቾች ገና ከመጀመሪያው አድማጮቻችን በዚህ ሰዓት ላይ መለያቸው በስብሷል። ጸጉራቸው እየወረደ ግንባራቸው መንካት ጀምሯል። ሃንስ ዲተር ፊሊክን እየተመለከተን የመጀመሪያ የማዕዘን ምት ባርሴሎናዎች አግኝተዋል። የማዕዘን ምቱን ለማሻገር ጥረት እያደረጉ ነው። ግሩም ኳሶችን ምናልባት ከቆመ ኳስ ለመጠቀም እና አንድሪያስ ክርስተንሰን፣ ሮድሪጎ ሄርናንዴዝ ከስካንቴ ሊጠቀሙ ይችላሉ ተብሎ ይጠበቃል። የመልሶ ማጥቃት አደገኛ እንቅስቃሴ ምናልባት ሙሳ በቀይ መስመር ላይ ይዞ እየሮጠ እየተመለከት ነው እንገኛለን። አዎ ለማስጣል ጥረት እያደረገ ነበረ። የተረጋጋ ኳስ አደረገው እንጂ ቶሎ ብሎ የማጥቃት እንቅስቃሴው ላይ አክሽን ወስዶ ቢያቀብል ኖሮ የተለየ አድቫንቴጅ ሊኖራቸው ይችል ነበረ። ላሚን የማል ኳስ ወደፊት፣ ግሩም አጋጣሚ ነበረ። በዚህኛው የባላንዶር ምናልባት ስነ ስርዓት ላይ ድል አላቸው ተብሎ ከሚጠበቁ ጨዋቾች መካከል ላሚን የማል ነው። ብዙ ጨዋቾች እጩ ናቸው በዚህኛው ባላንዶር። ጨዋታው ቀጥሏል። አሁንም የባርሴሎና የሜዳ የቀኝ ኮሪደር ላይ ሁዋን ጋርሲያ ከራሱ የፍጹም ቅጣት ምት ቦክስ ወጥቶ እየተመለከት ነው እንገኛለን። ጆቫኒ ቫን ብሮንክስ የቀድሞ የባርሴሎና ተጫዋች ነው። ሁለት ጊዜ የባርሴሎና ኬሪየር አለው። አንድ ጊዜ በውሰቱ ተጫውቷል፣ አንድ ጊዜ ደግሞ በቋሚነት ባርሴሎናን አገልግሏል። 2007 ምናልባት ባርሴሎናን ለመጨረሻ ጊዜ ያገለግለበት የውድድር ዓመት እንደነበር ይታወሳል። መሃል ሜዳ ላይ አሁንም ኳስ አረጋግቶ ለመጫወት ጥረት እያደረጉ ነው። ፓኮ ባርሲ የዓለም ዋንጫው ምርጡ ወጣት ተጫዋች ነው። በቀይ መስመር ላይ ጁልስ ኩንዴ ኳስ የራሳቸው የሜዳ ክልል የመጨረሻ የመውጫ በሮች አካባቢ ላይ ባርሴሎናዎች ይዞ ለመጫወት ጥረት እያደረጉ የተመለከትን ነበር የምንገኘው በግራ መስመር ላይ አሁንም አረጋግቷል። ያው ካንሴሎ የበለጠ የአማካኝ ስፍራው የሚጫወቱት እነ ፔድሪ እነ ዳኒ ኦልሞ እየገቡ የሚያጫወቱ ይሆናል። እንደሚታወሰው የዳኒ አደገኛ ኳስ ምናልባት ምን አይነት አስገራሚ ኳስ ነው! ምን አይነት አስገራሚ አጨራረስ ነው! ራፊኛ ጌቱ አድማጮቻችን፣ ሁለት ተጫዋቾችን ማይነስ አድርጎ ቦክስ ውስጥ እጅግ አስገራሚ መረጋጋትን ካስመለከተን በኋላ የ2026-27 የአውሮፓ ሻምፒየንስ ሊግ የመክፈቻ ጎልን ለባርሴሎና ራፊኒያ ጌደገዶ አድማጮቻችን፣ ምን አይነት ድንቅ አጨራረስን ያስመለከተን! ኦ ራፊኒያ ገና ጨዋታው መጀመሩ ነው አድማጮቻችን። ለባርሴሎና በአጠቃላይ በዚህኛው የውድድር ዓመት 5 የጨዋታ መርሃ ግብሮች ላይ 7ኛ ጎሉን ራፊኒያ ማስቆጠር ቻለ። ዝም ብሎ የመጣ ኳስ አይደለም፣ ከመሃል ሜዳ በነገራችን ላይ አንድሪያስ ክርስተንሰን ለላሚን ያማል በቀኝ መስመር ላይ ሰጠው፣ ላሚን ያማል ለራፊኒያ ሰጠው። ሁለት ተከላካዮችን በአንድ ጊዜ በሸርተቴ ከወረዱ በኋላ ራፊኒያ